0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከገጣሚ አስናቀው ቸኮል ጋር ቃለ ምልልስ እናካሄዳለን። አስናቀውም እንደተለመደው በስልክ መስመራችን ይገኛል። እንደምን አለህ አስናቀው?
1: እግዚአብሔር ይመስገን። እንዴት አለህ? ሰላም ነው?
0: እኔ ደህና ነኝ። አንተ እንዴት ነህ?
1: እኔ ደህና ነኝ። ክብሩ ይስፋ።
0: በጣም ጥሩ። እንግዲህ አንተ በየጊዜው ግጥሞችን ትልክልናለህ፣ ታቀርባለህ። በጣም ጥሩ ነው። ያው ቀጥለሃል በኪነ ጥበቡ?
1: እንግዲህ ያው ከብዙ በጥቂቱ እየሞከርኩ ነው፣ እንደሚያመቸኝ ሰዓት እየፈለግኩኝ ማለት ነው።
0: ጥሩ ነው። እንግዲህ ግጥም መግጠም ጊዜንም ይጠይቃል፣ ሁኔታዎችንም ይጠይቃል እና ባለፈው ጊዜ እንዴት ነው ስለ ግጥም መድብል እያሰብክ ነው ወይ ስልህ፣ አዎ እያሰብኩበት ነው ብለሃል። የተሰራ ነገር አለ?
1: በስራ ላይ ነው። እሱም ቢሆን ግን ያው አልቋል ለማለት ለማስደፍር ለዛ ነው ጊዜ ይወስዳል። አንደኛ እያንዳንዱን እንትን ባለፈው እንደተነጋገር ነው ቦታ መስጠትና መመደብ ያስፈልገዋል። ብዙ አይነት እንትኖች አሉት፣ አሰራሮች አሉት እና ለዛ ነው እንጂ ቀጥታ እንደወረደ ማሳተም ቢቻል ኑሮ ይህን ይቻል ነበር። ዋናው ምንድን ነው የግጥምህን ይዘት እናንተ የሚያብራራ ጽሁፍ ያስፈልግሃል። ከምን ተነስተህ እንደጻፍከው ይዘቱ ከምን እንደመጣ ቦታ መስጠት ያስፈልጋል እያንዳንዱ። ስለዚህ ጊዜ ይወስዳል፣ በአጭር ጊዜ የሚሆን አይደለም።
0: አዎ ጊዜው ሲደርስ ማቅረብ ይቻላል፣ ወይም ደግሞ ለአንባቢያን አሳትሞ ማቅረብ ይቻላል እና ያው ቀላል አይደለም። እዚህ ሀገርም ስራ አለ፣ ቤተሰብ አለ። ያን ሁሉ ተቋቁሞ ደግሞ በኪነ ጥበቡ የሆነ ነገር ሰርቶ ማቅረቡም ራሱን የቻለ ፈተና ነው ለማሳተምም። ግን ጥሩ ነው፣ ፍላጎትን የተሰጦን አውጥቶ ማሳየት ይገባል። ልክ እንዳንተ የምናደንቃቸው ብዙ ልጆች አሉ። ገጣሚ የሆነ ሰው ካልገጠመ፣ ጸሐፊ የሆነ ሰው ካልጻፈ፣ ድምፅ ያለው ሰው ካልዘፈነ ተሰጦውም ማንም ሊያውቀው አይችልም እና አንዳንድ ጊዜ አንዳንድ ሰው እኔ ካልበረታ ወይም ስራዬ ደግሞ እንደነከሌ ካልሆነ አልሰራም ብለው የሚሉ አሉ እና ያ አይነት ተሰጦህን እንድትደብቀው ስለሚያደርግ ያንተ አይነት አካሄድ ጥሩ ነው ብዬ ነው የማስበው።
1: እንግዲህ እኔ ምንድን ነው መሰለህ በሰዎች እንትን ሳይሆን በራስህ መንገድ ደግሞ ያው የምትችለውን ያህል ሞክረህ ከምትደርስበት ቦታ የምታደርገው ጥረት የራስህ ነው ውሳኔ የሚሆነው እንጂ በሰዎች ጥላ ስር ማደር የለብህም። ሲጀመር ሰዎች ለራሳቸው ነው የሚሰሩት፣ ለአንተ አይደለም የሚሰሩት። ስለዚህ አንተን የሚወክልህን ነገር ራሴ ነው የምሰራው ብለህ በራሴ የመተማመን ስሜት ይዘህ መጓዝ እንጂ እንዲሁ በሰዎች መነዳት አያስፈልግም።
0: ጥሩ። እንግዲህ እያንዳንዱ እንደ ተሰጦ ይሞክር እንላለን። እስኪ አሁን አንድ ግጥም አቅርብልን።
1: አሁን እንግዲህ እኔ መጀመሪያ ማደርገው ዘመዶቻችን እንዲያው ከዚህም ከዛም ያለውን ችግር ያየሁበትን ነው የምሞክረው። ምክንያቱም እንደ አንድ ግጥም ሞካሪ፣ እንደ ሀሳብ ሞካሪም እንዳየሁትም ሁኔታ የተሰማኝን ስሜት ጥላ ያጣው ፍጡር የተሰኘ ግጥም ነው ያለኝ መጀመሪያ ማደርገው። ወደ ግጥሙ ልሄድ። ጥላ ያጣው ፍጡር በአይን አልሞላ ብሎ እዚህ አግላይ ዓለም ጥላ ያጣው ፍጡር ማረፊያ የለውም በቀለም በመድሎ ሁሉ ተዛብቶበት ማረፊያ ነው ያጣ ቅጥ አምባሩ ጠፍቶት በቁም እየሞተ ፍትህ አጦ ሚኖር ደመ ከልብ ሁኖ በዋይታ የሚቀበር ፍትህ ፍትህ ብሎ ደሙ እያስተጋባ ሁልጊዜ ቀጠሮ ዓመታት ሲጠባ ሟች በቁሙ ሙቶ ወዮ ብሎ መቅረት አስከሬን ሸኝቶ የጥቁሩ እንደራሲ ተወካይ ተብየው ብቻ ደሞዝ ያግኝ አይደንቀው አይጨንቀው ለሱ ምን አገባው ተላላኪ ፈረስ መጭና ተጓዥ ነው ለወከለው ህዝብህ ፍትህ አያመጣም ከራባቱን ለብሶ መዋል ነው የሱ ዓለም የወገኑ መሞት ለሱ አያገባው ይህ ደጉ ወገኔ በድምፁ ወክሎት አንድ ቀን አይቆምም በወገኑ ችሎት ከንቱ ወሬ ብቻ እየደሰኮረ ምረጡኝ እያለ ሲያደርቅህ የኖረ ለአንተ የሚቆምልህ ምን ጊዜ ነበረ በተጎዳህ ጊዜ ደራሽ ሰው ስታጣ በተኩላዎች መሃል በሞት ስትቀጣ ያን ጊዜ ነበረ ስራ ቁም ነገሩን ወገናዊ ግብሩን ቁሞ የሚያሳይበት ወንድማዊ ክብሩን ሱፉን ለብሶ ሲያየው ሰው እየመሰለው ሎሌ ሆኖ ሊቀር ከቴ ምላድ ነው እኔን የሚያሳዝነኝ መራጩ ህዝብ ነው ጥላ ያጣው ህዝቤ ጉዳቱ ገዝፎበት ታዳጊ ልጆቹ አድገው ሳያበቁ እየተቀሙበት ዘላለም በዋይታ ይኖራል በሽኝ ፈራጅ ዳኛ ተብሎ የቆመው ፍርድ ቤት ወገን የደም ላይ ገዳይ ሲያድንበት አንተ የወከልከው የኔ ነው ያልከው ሰው ጭራሽ አይደንቀውም ለሱ ምን አገባው ሌላው ይቅርና ጥቁር ካቦት ለብሶ ሹመትን ያገኘው ቃል ኪዳን ተላብሶ ፈራጅ የሚባለው ሀገርን ወክሎ ፍርድ እያጣመመ ከሰው ሰው ነጥሎ ላባጣው ወገን ሲመጻደቅበት ሌላ ምን ሊመጣ ከዚህ በላይ ውድቀት ሌላ ምን ሊመጣ ከዚህ በላይ ዝግጠት እንባባሽ ስላጣ ከርታጣው ወገኔ እንቅልፍ አይወስደኝም ሰው እንደመሆኔ እንዴት ሰው ይጠፋል ለወገኑም ይቆም መከራ ሲመጣ ቆሞ የሚፋለም ይሄው የኔ ሐሳብ የዘውትር ጥያቄ ሳልተኛ የማድረው ህልሜን ተነጥቄ የኔ አካል ካሳቡ ወፍ ብሎ የሚያድረው ተላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው ተላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው ይላል እንግዲህ በ01626 የተወሰደ ነው የተጻፈ
0: በጣም ድንቅ ነው እንግዲህ የትም ሀገር ቢሆን ለወገኑ መሰራን ፖለቲከኛ ሚተች መስለኛል እንግዲህ እንደገባኝ አይደለም
1: ያው እንዲያስቡበት ለማድረግ ነው በዚህ አጋጣሚ እኛ ህዝቦች እንመርጣለን ምርጫ ምን መርጣቸው ያድኑና ሊከራከሩናል ጠበቃ ይሆኑናል ለወደፊት እድገታችን ትምርታችን ለሁሉ ነገር ዋስትና ይሆኑናል እንደምን መርጣቸው አይደል ተመረጥናቸው በኋላ ግን ብዙ አይነት ሰዎች ቤትም ዓለም ይሆኑ ያው ከገቡ በኋላ ምንድነው በቃ ዘግጣው የሚቀሩ ሰዎች አሉ። እና እንዲያው ማጥያቂ አንስተው እንትን ለማጥማ ይቀርባሉ። ፍርድ ቤትም ቢሄድ የትም ቦታ ቢሄድ በከሰስከው ቦታ ላይ ቆመው እንኳን የማይገኙ ፖለቲከኞች አሉ። ስለዚህ እዚህ ባለው ብቻ ሳይሆን በሁሉም ቦታ ላይ የሚያጠቁር ነው ለማለት ፈልጌ ነው።
0: አዎ በእርህ ዱላ ነው ያሳረፍክባቸው
1: እንግዲህ ይቅርታ አድርጉልኝ በዚህ በኩል ተሰማይ ስሜት ነው።
0: አይ እንግዲህ የጻፍከውንማ ጽፈህ ይቅርታ ትበል በአቋም መጽናት ነውና ጥሩ ነው።
1: ችግር የለም።
0: አንድ ጻፊ ወይም ደግሞ አርቲስት በብዕሩ በህብረተሰብ ውስጥ የሚያቸው ነገሮች ነቅሶ መውጣት ነውና የመሰለህን ጽፈሃል ገምጋሚው ህብረተሰቡ ነው ስለምታቀርብልን እናመሰግናለን። ያንተ ሐሳብ ነው ማንንም ስም አልጠቀስክም እንግዲህ ያለውን ነገር ነው የተናገርከው።
1: ጀመረ እኔ የማንንም እንትን ለማጠልሸት ሳይሆን ቀጥታ ስራው ማለት ነው ይመለከተኛል ለሚል ሰው ወደፊት በህብረተሰቡ ዘንድ አስተማማኝ የሆነ ስራ እንዲሰራ ነው። ታየው በየቦታው እየቦተን ነው በየቦታው እየተጠቃን ነው በየቦታው ዘረኝነት አለ። ከስንት አንዴ እንግዲህ ከአመት አንዴ ብቻ ብቅ ብሎ አንዲት ቦታ ላይ ተገኝቶ እኔ እንደዚህ ነኝ ማለት አንዳንዴም ተገቢ ነው ብዬ አላምንም። ለህ ሌሎች ሰዎች የሚሰሩትን እያየን ነው። ስለዚህ በተለይኛውን ተዚህ ሀገር በጣም ብዙ ጉዳት አለበት። እናት ያለቀሰች ነው በየጊዜው በየሁለት እና ሶስት አመት ተከታታይ ጊዜ ልጆቻቸው እየተገደሉባቸው ለዛ ፍትህ አልተገኘም። የሆነት ነገር ሰጣኝ ዲሞክራሲ ባለበት ሀገር ፍትህ ጎሎ ሳይ እዚህ ሀገር ነው። እዚህ ሀገር በጣም ፍትህ ይጓደላል በጥቁሮች ላይ በተለይ ማለትም ያው የሚታይ ሀቅና የገሃዱ ዓለም ያውቀው ነው። እኔ ብቻ እንትን ብየው አይደለም።
0: ጥሩ እንግዲህ ሌሎችም ግጥሞች አሉ ይዘታቸው አንተ የፍቅርም ሀገራዊም ፖለቲካዊም የተለያዩ ናቸው እና አሁን ደግሞ እስኪ አንድ የፍቅር ግጥም አቅርብልን።
1: ኦኬ የቅርብ ሩቅ ፍቅር ይሰኛል ርዕሱ። የቅርብ ሩቅ ፍቅር ከሰው ልጅ ፍላጎት ከህሊናው ውቅር ሚዛኑ ብዙ ነው የቅርብ ሩቅ ፍቅር ባይን ተሳስሞ ከመለየት በቀር ሰው እንዳያውቅብን እንዳይወጣ ሚስጥር የሆድክን በሆዴ ተጠብቆ ይደር ባይን ጥቅሻ ብቻ ተጠባብቆ መኖር በተዛባ ሂሳብ ውላልባ ቀመር ባይንሽና ባይኔ ስንቀጣጠር ሰዓቱን ስንገፋ ወሩን ስንቆጥር በጋና ክረምቱ አመታት ሲዟዟር ያንቺና እኔ ፍቅር ከጥቅሻ በስተቀር ጎልቶ የወጣበት የለም ሌላ ነገር እኔም ሁሉን ነገር በአሳቤ ስቃኘው የቅርብ ሩቅ ፍቅር ለእኔ ፈተና ነው ሁልጊዜ ከአይንሽ ጋር ወሬ ሰልችቶኛል እንግዲህስ በቃኝ መለየት አምሮኛል ብዬ እንዳስረዳኋት በለመድ ነው ቋንቋ በአይኔ እርግፍግቢት እሷም በበኩሏ ነገሬ ገብቷት ማስረዳት ጀመረች እንዲህ በማለት ቅርብ ለቅርብ ሆኖ ቦታው ቢቸግረኝ ካንተ ጋር መኖሩ መስሎህ ያላማረኝ በለመደው ቋንቋ ቢቸግር ነው ውዴ ቦታው ቢጠብብኝ አንድ መላ ይጠፋም እባክህ ታገሰኝ የሚል ቋንቋ ይሁን በአንድ አይኗ ጥላ ስር ቦታው ባይገጥምላት ያለባትን ችግር በሐሳቧ ቁልቁለት ለእኔ ባላት ፍቅር ለጠብቃት ወሰንኩ እስኪፈቅደው እግዚአብሔር ለጠብቃት ወሰንኩ እስኪፈቅደው እግዚአብሔር ይፈኛል። እንግዲህ
0: ከሩቅ የተፋቀርከው ነገር ሁን እስኪሆን የግድ መታገስ አለበት ነው።
1: አዎ ግድ ነው። አንተ የምትፈልጋት ከሆነ ወይም እሷ የምትፈልግ ከሆነ ሁላችሁም በፍላጎት የምታድሩበት ቦታ ከሆነ የግድ ጊዜው መጠበቅ ያስፈልጋል። አንዳንድ ጊዜ ምንድን ነው እዚህ ላይ የሚያመለክተው ቤተሰቦቻችን በእርግጥ ለሌላ ዓላማ ነው ትልቅ ቦታ ደርሰው ትልቅ ሆነው ይሆናል አይደል እነሱ የሚፈልጉት ቦታ ላይ ሆነን ደርሰን እንትን እንድንል እንደዚህ አይነት ቦታ ላይ እንድንውል አይፈልጉም ለምን ይጣባቁሃልና ግን ዛ ሁለት ሰዎች በትይዩ ቦታ ላይ ሆነው በቃ የፍቅራቸውን ውል ለማፈር ያለበትን ንርቀ ቀረብ ሆነው ግን እንደልብ መውጣትና መግባት መገናኘት የማይችሉ መሆናቸውን የሚያመላክተው እዚህ ላይ
0: አዎ ፍቅር እኮ ታጋሽ ነው ይባላልና ሩቅ ለሩቅ ሆኖ በጣም ታግሶ መገናኘት ይቻላልና ጥሩ ነው መልእክቱም ጥሩ ነው በጥሩ ሁኔታ ነው ያቀረብከው በሌሎች ርዕሰ ጉዳዮች ዙሪያ የሚጻፍካቸው ግጥሞች አሉና እስኪ አንተ ግጥምን የምትገጥምበት አጋጣሚ ምንድነው የበለጠ ደስ የሚልህ አሁን አንዳንድ ሰዎች የፍቅር ግጥም ደስ የሚላቸዋል ማህበራዊ ጉዳዮችን የሚዳሰሱ አሉ የሀገርን ጉዳይ የእናትን የሀገርን ፍቅር የሚዳሰሱም አሉና ለገብነህ ወይስ እንደው በተለየ መልኩ ይሄ ነው ለኔ ደስ የሚለኝ የምትለው ነገር አለ?
1: እኔ በሁሉም ነኝ በተለይ ማተኮረው ደግሞ አገር ላይ አገር ውስጥ አገር ሰላም ሲኖር ሁሉ ነገር ልታደርገውና አገርህ ላይ የበለጠ ሚዛን ሊወስድ ይችልብኝ ሆናን እንጂ በአገር ጉዳይ በፍቅርም እንዲሁ ነኝ በሁሉም ነኝ ይብለህ የሚታይህን ነገር በወቅት የሚከሰተው ነገር ነው እንግዲህ እንዳንድ ጻፊ እንዳንድ ሞካሪ ሰውም ታደርገው ጥረት ይሄ ነው ምክንያቱም ፍቅርም ሀገራዊ ጉዳይም የዳኝነት ሚዛናዊ ጉዳይም ደግሞ ተጎደለ እንዲያታ ላደረክ ማስጠንቀቂያ ካልሰጠው ከህብረተሰቡ ነው አለ አሁን ከየትኛውም ቦታ እንግዲህ ህዝብ ይወክለዋል ሀገርን ይወክለዋል ፍቅርን ይወክለዋል ዳኝነትን ይወክለዋል ስለዚህ በሁሉም ቦታ ላይ ሊወስን የሚችል ቦታ መሆን መቻል አለበት ያ ሰው መስራት ካለበትም በሁሉ ቦታ ላይ መስራት አለበት እንዴ እንደዛ ልጅ ነው የሚሄደው ግን በብዛት ደግሞ አገር በምትደፈርበት ወይ ደግሞ ሆነ አጋጣሚ የበለጠ ለዛ ትኩረት ሰጣለሁ
0: መልካም
1: ለደህንነቷ ማለት
0: ጥሩ እስኪ አንድ ግጥም አቅርብልኝ
1: እስኪ እንግዲህ አሁን ሳሙአኑን እንትን ያልኩት አለ ታንት መሰለ ያላኩልህ አሁን ስንት አይነት ሰው አለ የሚል እንትን አለ ሌላም እንግዲህ በዳኝነት በኩል ያለም ደግሞ አለ ማን ይሆን ጠበቃ
0: እስኪ ስንት አይነት ሰው አለ
1: ኦኬ ካንተ መጣ ከሆነ እንግዲህ ስንት አይነት ሰው አለ ይሆንልኝ አንዳንድ ሰዎች እንግዲህ ለድገትህም ደግሞ ጥሩ የሆነ እርምጃ የማይሰጡ ሰዎች አሉ ከግጥሙ በኋላ እናብራራው
0: ጥሩ
1: ስንት አይነት ሰው አለ ስንት አይነት ሰው አለ ስራ ቁም ነገሩ ግራ ያማከለ በሄደበት ሁሉ ክፋት የተከለ የሰራ አካላቱ እሾህ ያበቀለ ለቸገረው ደራሽ መስሎ የሚያበድር ሁለመናው ክፉ አለባብሶ የሚያድር ስራና ተግባሩ ማይመች ለእግዚአብሔር ስንት አይነት ሰው አለ አረመኔ ጨካኝ በቃሉ ያበለ ወድቀትን የሚመኝ ቀን እየቆጠረ ላክሳሪ ቁመናው እሱ ብቻ ኗሪ መስሎ የሚታየው ልክ እንደ ቁመናው ውስጡ የተቆረ በክፋት በተንኮል ልቡ የሰከረ ምቾት አይሰጠውም በሄደበት ሁሉ በአፉ እንደሚለው አይኖርም በቃሉ የተንኮል መረቡን እንደ ስንቅ ቆጥሮት ላይታች አደርገዋል የያዘው አዙሪት አደጋገር መጥቶ ህልሙን አይለውጥም ዙሮ ዙሮ ከዛው የትም ከፋ ይልም እሾህ አሚካላ መትከል አያቆምም ሰው የመሆን ተስፋን ያጨልማል የትም ገላው ሲመረመር ንዕዘትን ተሞልቶ አንተ ስትለወጥ አያድርም ተኝቶ ስንት አይነት ሰው አለ ህሊናው በሙሉ ውስጡ የቆሰለ በተስፋህ ጎዳና እሾህ ያበቀለ ስንት አይነት ሰው አለ ስንት አይነት ሰው አለ ይላል
0: በተለይ በጥሩ መንገድ የማይሄዱ ሰዎችን ትንሽ ትችት የሚሰነዝርባቸው ነው እንግዲህ አንተ ቀደም እንዳልከው ነው የሚታዩህን ነገሮች የሚያጋጥሙንም ነገሮች በዚህ በስነ ጽሑፍ የምታስገባ መስሎ ነው የሚታይና ጥሩ ነው
1: ምሳሌ ብጠቅስልህ አንዳንድ ሰዎች በድገት ላይ የሆነ ለውጥህን የማይወዱ ሰዎች አሉ እነዛ ሰዎች በሁሉም ቦታ ላይ ይገኛሉ ነገራችን ላይ ስራ ቦታ ተቃዋሚ ሆናሉ ምንም ታታደርጋቸው ምንም ነገር አንተ እንትን ያለበት ደረጃ ውስጥህን ያወቁት መረዳት በማይችል መልኩ የምትችሁ ግለሰቦች አሉ አዝላፈን እነሱ ትንሻው ትምርት እንዲወስዱ ለማለት ነው እንጂ በቀጣ እነሱ ለማውቀዝ የተደረገ አይደለም ለምን ይሄ በቃ እዚህ ቦታ አይመጥንም ብለው ራሳቸው ተቃዋሚ ሆነው ወይም ደግሞ አንተን በቀጥታ በማናገር ፈንታ በጃዙሪት ማለት ነው በጣም በተለያየ ቦታ ራስ ክሊቦር የሚችሉ ሰዎች አሉና ለአሁን ለነዚህ ሰዎች ትምርት ይሆናል ለሌላውም ትምርት ይሆናል ከሚል ነው እንግዲህ እኔ ሞካሪ ነኝ የትኛውንም ቦታ ላይ ባየሁበት ቦታ ሞክራለሁኝ ህዝቡ ይገምግም አይነት
0: ጥሩ ያው ቀደም ብለናል በስነ ጽሑፍ ውስጥ ያለ ባርት ውስጥ ያለ ሰው መጀመሪያ ደፋር መሆን አለበት ሰዎች እንዳይቀየሙ ወይም ደግሞ ይሄን እንኳን ባነሳ እንደዚህ ይሉኛል ካልክ ስነ ጽሑፍ ላይ መሰማራት የምትችል አይመስለኝም ደፋር ጻፊ መሆን አለብህ። አሁን የኛ ስራ ለምሳሌ ትችቶችን ሁሉ መቀበል አለብን። ጥሩ ስንሰራ ሲያበረታቱን ብቻ አይደለም ማጨብጨብ ያለብን፣ ሲተቹንም መቀበል አለብን። ትክክል አይደለም ባሉንም ጊዜ ልንቀበል ይገባልና ፖለቲከኞችን ወይም ሌሎችንም እንደምንተቸው እኛም በእንተች ተገቢነት ያለው ነው ብዬ ነው ማስብና ጥሩ ስንሰራ ማበረታታት ደግሞ ትንሽ ምስተካከል ነገር ካለ ደግሞ ያንን መንቀፍ ወይም መተቸት ደግሞ ለሰው ልጅ አጠነክራል እንጂ ትችት መጥፎ ነው የሚል እምነት የለኝም። አንዳንድ ጊዜ እንደውም ጥሩ ነው የሚል ነገር ነው እድገትክን የሚቀንሰውና ትችት ጥሩ ነው ብዬ ነው ማስብ። አግባብነት ባለው መንገድ የሰውን ልጅ ሰብአዊነቱን ሳይነኩ መብቱን ሳይነኩ መተቸት ስራን ተገቢነት ያለው ነውና ባህሪን ነው አንተ የተቸው አሁን ሰውን አይደለም።
1: ምንም ችግር የለውም ያው እኔ ማለት እንደዛ ብልና ዘፈራ እናንተ ብትኖሩ ጽሁፍ ነው ማለዘጋጀው ማለትም ያው ያለና የሚኖር የታየ ነገር ከሆነ ድረስ ሰራው እንትን ችግር የለብኝም። የሚተቸኝንም ደግሞ በአግባቡ ቀበለዋለሁ ችግር የለም። ከሁሉም ነገር
0: እንደነ በውቀቱ ስዩም እንደነ ስባት ገብረ እግዚአብሔር ነጭ ነጭን የሚናገር ስትሆን ሰዎች ይለምዷልና ጥሩ ነው ብዬ ነው ማስብ። ቀጥልበት
1: ቶዳራባ ሰጠኝ አመሰግናለሁ። መልካም ጊዜ ይሁንልህ ቶዳራባ።
0: እኛም በጣም ነው እናመሰግን እንግዲህ በባህልና ኪነጥበብ ፕሮግራማችን እንደዚህ በመቅረብህ ለሌሎች ወጣቶች ማርያ ትሆናለህ። ሌሎችም እንደዚህ በየጊዜው ስራቸውን እንዲያቀርቡ እንጋብዛለን። በጣም ነው እናመሰግን አስናቀው ቸኮል። ቀጥልበት መጽሐፉ ምርቃት ደግሞ ጥራን በቅርቡ
1: በእግዚአብሔር ዳታ እንግዲህ ፈጣሪቱ ያግዘን እንጂ ለሁሉም ነገር ምንም ችግር የለውም። በእግዚአብሔር ዳታ ሁሉም ነገር ይዘጋጃል ብዬ እኔ ማምናለሁ። ወደፊትም ተስፋዬ ነው እሱ
0: ይሆናል። ይቻላል ናለ ኃይሌ ገብረ ስላሴ ይቻላል ካልን የማይሆን ነገር የለምና በርታ እንላለን። በጣም እናመሰግናለን። ሰላም ጊዜ ያስናቀው
1: ቻው
0: ቻው ባይ

ወፏ ይህች ወፍ ምስኪን መሳይ ለማጅ መሳይ አይኗን ሳይ ያመነችኝ አስመስላ ባቅራቤ ቁጢጥ ብላ ትንሽ ስቀርብ ጸጥ ስትል አሁንም ስቀርብ ጸጥ ስትል ታመንኩ ብዬ ተስፋ ስጥል ስጥል ስጥል ድርር ቅጥል የማላልፈው መስመሬን የማልጥሰው ልክ ድንበሬን አስብና እንደገና ይነካኛል መቆየቷ እኔን ሳይሆን ክንፏን ታምና ደራሲ ብንያም እጅጉ ለደግነቷ ምላሽ ሳትጠብቅ የልቧን ፍቅር ካይኗ ሳትደብቅ ያንጀቷን ሲቃ ዜማ ለምቀኝ ያሳለፍኩትን ሳትጠይቀኝ ፍርሃቴን አስራ ድሌን ስትፈታ አንዴም ሳትቆጥረው እንደ ውለታ እያሳመምኳት እያዳነችኝ እየገፋኋት እያቀፈችኝ እሷን የሚመስል ላላገኘትን የሚገባትን አልሰጠኋትም። ደራሲ ሚኪያስ ፈይሳ።

0: ሲኖርህ ስታጣ። የተከበራችሁ አድማጮቻችን ከዚህ ቀጥለን የማህበራዊ ጉዳይ ሰራተኛ ከሆነችውና ቤኒሚም የተሰኘ ድርጅት በማቋቋም ለአረጋውያን አዛውንት ዜጎች እርዳታ ከምትሰጠው ወይዘሮ ሄንረት አገር ቃለ ምልልስ እናካሄዳለን። እንደምናለሽ ሄን?
1: ሰላም ሰጠኝ።
0: ደህና ነኝ። እንግዲህ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንሽ በጣም ነው እናመሰግነው።
1: እኔም በጣም አመሰግናለሁ።
0: እኛም በጣም ነው እናመሰግን። እንግዲህ ሄን፣ ካሁን በፊትም ቃለ ምልልስ አድርገናል። እንደናንተ ባለሙያዊ ሲናገሩ በሽምግልና ወቅት ሰዎች ሰው ያስፈልጋቸዋል። ለምሳሌ ከልጆች ጋር አብሮ የማሳለፍ ሁኔታ፣ አያቶች ወይም ሚቶች ልጆቻቸውን የልጅ ልጆቻቸውን በሚያገኙበት ጊዜ የሚያስፈልጋቸውን እርዳታ በሚሰጣቸው ጊዜ የበለጠ ብቸኝነት አይሰማቸውም እና ይህንን የብቸኝነትን ችግር ለመፍታትስ ምንድን ነው መደረግ ያለበት? ሁሉ እንግዲህ ልጅ ላይኖረው ይችላል፣ ሩቅ ሊኖሩ ይችላሉ፣ አንድ የሆነ የሌላቸው ሰዎች ይኖራሉ እና እንዲህ አይነት ችግሮችን ለመፍታት ምን መደረግ አለበት? ይሄን
1: ብቸኝነት በዚህ በእውነት በሶስተኛው ክፍል እድሜ ብቸኝነት በጣም ከባድና ችግር አለሙላ እኛ ብቻ ሳይሆን አለሙላ የተቸገረች ናት ማለት ነው። እና እንዴት አርገን ነው ያንንም ብቸኝነት ወይም ያንንን ክብድ ወቅት ማሳለፍ የምንችለው? ማለት በፈረንጆች ቢሆን ብድዱት ይባላል። አፈጋት ብድዱት የተለያዩ መልሶች ወይም የተለያዩ ኢንፎርሜሽኖች ያከፋፍላሉ። እንዴት አርገው ነው ያንን ወቅቶች ወይም ያንን የሚከፋ ቀኖች ማሳለፍ የምንችለው? አንደኛው ምንድን ነው በመዲናት እስራኤል ሆክሲውድ ኦቪቷ ክሎሚ ምን ይሰጣል? ምታፌል ማለት ተንከባካቢ መጥታ ከቤት የሚያስፈልገውን እርዳታዎች ልትሰጥ ትችላለች። ማለት አብራ ለመዋል ወይም ገቢያ ለመሄድ ወይም የተለያዩ መፍትሄዎችን ለመስጠት አንዳንዶች ሰዎች አይ ከብዶኛል፣ ወይም አንዳንዶች ሰዎች እንደዚህ እኔ ራሴ ብቻዬን ከፍቶኛል የሚሉ ተሆነ የሽማግሌዎች የሚውሉበት ቀንም መምጣት ይችላሉ። ማለት ከጓደኞቻቸው ጋር ውለው መጥተው ወደ ቤታቸው ከሰዓት በኋላ መመለስ እንዲችሉ። ይህንም በኒሚም የኔ ድርጅት እንዴት አርገንደው ለሀበሻዎች ለነሱ ለራሳቸው በሚያስፈልጋቸው በለመዱት በሀገራቸው መጥተው ተጫውተው ውለው የሚያስፈልገውን የራሳቸውን ምግብ በልተውም እንዲሄዱ የተሯሯጥኩኝ ነው። እንዴት አድርጌንም ማቋቋም የምችለው ከቢቷ ህሎሚ ጋር ወይም አሞታት ነላቤት አወራለሁ። ስለነሱ ትንሽ ከመጨረሻችን በፊት እንዴት አድርገን ነው መፍትሄ ማምጣት የምንችለው ብለን
0: የተሯዋት። ጥሩ። አሁን ባልሽን መሰረት እንግዲህ በሙያሽ አንቺ ከተለያዩ አካላት ጋር በመንቀሳቀስ ለአዛውንቶች፣ ለሽማግሌዎች እርዳታ ለመስጠት በቋንቋቸውም በየአካባቢ እየጠራችሁ ነው እና በዚህ ዙሪያም ምርምር እንዳደረግሽ ከአሁን በፊት አጫውተሽናል። ምርምሩ ምንድን ነው?
1: ምርምሩ የነበረው እንግዲህ ሶስት አመት ያጠና ነው ምርምር ነው። ሀበሻዎች ወይም ሽማግሌዎች፣ አዛውንቶች ኢትዮጵያዎች እንዴት ነው ልዩነት እርጅናቸው እስራኤል ሀገርና ከኢትዮጵያ እና የሚያስፈልገው መፍትሄዎች ወይም መፍትሄ ምን አይነት ነገሮች ናቸው ብለን አጥንተናል። እና እንግዲህ ቅድምም እንዳወራ ነው የተለያዩ መፍትሄዎች እንደዚህ ብቸኝነት እንዳይሰማቸው፣ አንደኛ መፍትሄ ማድረግ ያለብን ከቤታቸው ውስጥ የሚሰጡ ምድቦችና የሚሰጡ የተለያዩ መፍትሄዎች ነው። ሁለተኛ ደግሞ ከቤታቸው ውጭ እንዴት አድርገን ነው እንግዲህ ለፈረንጆች፣ ለማንኛውም ለኖርማል ለሆኑት አዛውንቶች መስጠት የምንችለው ማርካዚዮም የሚባላለ ጠዋት በሰባት ሰዓት ከቤታቸው ወጥተው ማታ ከሰዓት በኋላ በሁለት ሰዓት ተኩል ከቤታቸው ይመለሳሉ። እነዛንም እንዴት አድርገን ነው ለሀበሻዎች የሚያስፈልጋቸውን ጉዳይ የሚያስፈልጋቸውን መፍት በራሳቸው በሚያውቁት በሀገራቸው በኩል ማድረግ የምንችለው እና ይሄንም ጥናት እየተደረገ ነው ከቢቱ አህሎሚ ጋር፣ ከጆይንት ጋር፣ ከአሞታት መላቤብ ጋር እንዴት አድርገን ነው ለሀበሻዎች ከፍተን ከተለያዩ ቦታዎች አሁን ለመጀመር የምንፈልገው ከሰባት ከተማዎች ነው። መጀመሪያ ናታንያ፣ رهوبوت رشولتسيون بيرشيفا راملي انا بمسافلوت اغروج بزو حبشا لالبت اكاغاريوچنا اغروت ይሄን መስጠት
0: እንፈልገው ይሄ እንግዲህ በቅድ ያው ከቢቷሎም ምን ከሌሎች አካላት ጋር በመተባበር ነው የምታደርጉት ለወደፊት ያው በጀትም ስለሚያስፈልገው አዎ አሁን አንድ ሰው አንድ ሽማግሌ ችግር አለብኝ ካለ ችግሩን ለማወቅ የግድ ቅድም ባልሽው ወደ ሐኪም መሄድ ያስፈልጋል ከዛ በኋላ ሐኪሙ ደግሞ መስፈርቱን አሟልቷል ብሎ ወደ እናንተ መላክ አለበት እናንተ ናችሁ ይሰውዬ እንደዚህ አይነት ነገር ይገባዋል የምትሉ እስከዛ ግን አሁንም ርጅናው ችግር ውስጥ ይከታልና እንደው ዝም ብሎ በድሜ ገደብ እርዳታ የለም ወይ
1: በድሜ ብቻ የለም እርዳታ ማለት ለምሳሌ አሁን እነዛንም ማወቅ አለብን ለምሳሌ እስራኤል ሀገር አዛውንት ነኝ አርግቻለሁ ወይም እርዳታ ያስፈልጊ ነው ብዬ በድሜ ብቻ መቀበል አልችልም ቢያንስ ቢያንስ ሶስት ነገሮች መሆን አለባቸው የመጀመሪያ እድሜ መሆን አለበት ማለት ሴቶች ከ62 አመት በላይ ተሆኑ ወንዶች ከ67 አመት በላይ ተሆኑ ሁለተኛ ነው የጤና ጉዳይ ችግር አለ በጭንቅላታችን ጉዳይ ሊሆን ይችላል ወይም በገላችን ዳከላታችን ጉዳይ ሊሆን ይችላል በተለያዩ እነዛንም ምንድን ማለት አለበት ዶክተሩ ታልጻፈ በስነ ስርዓት ያንን ችግር ያለውን ቢትዋህሎሚ ዝም ብሎ አይሰጥም ሶስተኛው ደግሞ ገቢ ነው ገቢያችን ቢያንስ ከ14000 በላይ ተሆነ ይሄ ምን ነው ካሉ ከሀበሻው ከኛ በጣም ደስ ይላል ግን ከ14000 በላይ ተሆነ ገቢያችን ግማሽ የምንቀበለው ግማሽ ይሰጡናል ማለት ነው ግን ባለና መሽቱንን ከ25000 ሸቀል በላይ ገቢ ታለነ ያንን ዳታዎች የቢቱ አክሎም የርዳታ ሆክሲውድ የሚባለውን መቀበል አንችልም ለምን ገቢያችን ብዙ ነውና አንቀበልም ማለት ነው ግን ከዛ በበታች ካለነ ግን መፍቴ መቀበል እንችላለን እንዳልኩት የተለያዩ መፍቴዎች ሁሉንም ማየት የምንችለው እንዴት ነው ማንኛውም ለየራስ ነው እንጂ ዝም ብለን እንደዚህ ስል መፍቴ ሰጠው ማለት አይደለም ለሁሉት ግን ሁሉ መታየት አለበት ለየብቻው
0: አዎ የግድ እርዳታዎችን ለመቀበል የተለያዩ መስፈርቶች ኖራሉ ያንን በሚመለከታቸው ክፍሎች ማለፍ ግድ ነው አሁን እናንተ እንግዲህ የተለያዩ እንቅስቃሴዎችን ለማድረግ መጣራችሁ በጣም ጥሩ ነው የሚያስፈልግም ነው እንደው ምናልባት እንግዲህ እኛ በሬዲዮ ቃለ ምልልስ እናደርገው አንዳንድ ነገሮችን ባለሙያዎች መጥተው ሁሉን ነገር እንዲያስረዱ ሳይሆን የመፍቴ ሐሳቦችን እንዲጠቁሙ ነው ከዛ በኋላ ወደ እናንተ ሊደውሉ ይችላሉ ሊመጡ ይችላሉ እና እንዴት አይነት ነገር ይገባኛል የሚሉ ካሉ እናንተ እንዴት ነው ማግኘት የሚችሉት
1: አዎ እንግዲህ እንዳልኩት ለነዚህ ይሄንን በዲሜንሲያን በሽታም ከሐበሻዎች ለቤተሰቦች ወይም ለሽማግሌዎች እንዲያውቁም የተለያዩ አዲስ ፕሮጀክቶች ከፍተናል ያንንም ፕሮጀክት ማረጋው ከአሙታት መላቬብ ጋር ናቸው ያንን ፕሮጀክት እኔ ነኝ ያላፊ እና እንዴት አድርገን ነው መፍትሄዎች ማቅረብ የምንችለው ብለን ስናስብ እንግዲህ በሁለት መንገዶች አለን አስቤያለሁ የመጀመሪያው በእውነት እንፈልገው እንዴት አድርገን ነው ለእናት አባቶች ወይም ለባለቤቶች ወይም ለሚስቶች ማስተላለፍ የምንችል ብዬ ሁለት እንግዲህ ግሩፕ ዋትሳፕ ከፍተናል አንደኛው በአማርኛ የምናስተላልፋለን የተለያዩ አዲስ ነገሮች መፍትሄዎች እንዴት አድርገን መቀበል እንችላለን ወይም ምን አይነት መልሶች መቀበል እንችላለን ብለን በአማርኛ አንድ ግሩፕ ከፍተናል ያንንም ስልክ ቁጥር አስቀራለሁ የሚፈልግ ሰው ታለና መጥቶ የሚሳተፍ ካለ ሁለተኛው ደግሞ ለቤተሰቦች ለበኢብራይስጥ ማለት ነው ለልጆችና ለልጆች እንደ

0: አብረን መፍትሄ እንድንሰጥ ያንን ድርጅት እንዳልኩት አሙታት መላበብ ይባላል። ስልኩ ቁጥሩ ዋናው ለነሱንም ጥያቄ ለመጠየቅ ተፈልጋችሁና ለማቅረብ ወይም እናንተ ራሳችሁ ውይይትና መልስ ለመፈለግ ችግራችሁ ተሆነ ስልክ ቁጥራቸው ያሙታት መላበብ ከስልካቸው በፊት አድራሻቸው ሊያፖራት 21 ኢየሩሳሌም ነው። አድራሻቸው ያሙታት መላበብ አድራሻ ሊያፖራት 21 ኢየሩሳሌም። ስልክ ቁጥራቸው ደግሞ 1-700-704533 ወይም የቢሮ ስልክ ቁጥር 02-653-7591 የዋትሳፕ ግሩፖችን ደግሞ ለመግባት ተፈልጋችሁ ወይም የኔ ስልክ ቁጥር ቀጥታ ለመጠየቅና ወይም የተለያየ መልእክቶች ልትልኩልኝ ተፈልጋችሁ ደግሞ ስልክ ቁጥሬ 0528809369 እነዚህ ናቸው።
1: በጣም ጥሩ። በጣም ነው እናመሰግን። ለማጠቃለያ እንታስተላልፊው መልእክት ካለ ወይዘሮ ሄን?
0: እሺ በጣም አመሰግናለሁ። ለመጨረሻ ለማለት እንፈልገው ለእንግዲህ ለሚሰሙን ለእናት አባቶች አምስት ነገሮች አለ መናገር የምፈልገው። አንደኛ ዲሜንሲያ እንደዚህ ኖርማል በሽታ ወይም የሽማግሌዎች ለሁሉም ሽማግሌ የሚመጣ በሽታ አይደለም። ዲሜንሲያ የሚመጣው በተለያዩ በጭንቅላታችን በሽታ ላይ ናቸው። ጭንቅላታችን ምን አይነት ጉዳት ወይም ተጎድቷል ማለት ነው። እንደዚህ አንዳንድ ጊዜ አይ እየረስታሁ ነው ወይ አይ ማስታወሴን እኮ እየጠፋብኝ ነው ምናምን ማለት ይሄ ዲሜንሲያ በሽታ አይደለም ማለት ነው። እና ዲሜንሲያ በሽታ እንዳልነው የተለያዩ ብዙ ሲምፕቶምም አለው። ያንንም ማወቅ አለብን። አንዳንድ ጊዜ ወይ እንደዚህ እየረሳሁ ነው ብቻ ተቸግር ያለው በሽታ ላይ ነው ምናምን ማለት የለም። እና አንዳንድ ጊዜ ደግሞ እንደዚህ አይነት በሽታዎች ቤተሰቦቻችን ወይም እናት አባቶቻችን እንደዚህ ሲያዙ ወይም ሊከብድ ይሆናል። እና እኛ ሀሳባችን እንደዚህ አይነት ግሩፖች ወይም ስንፈጥር ወይም ግንኙነቶች ለማድረግ ከአሙታት መላበብ ጋር እንዴት አድርገን ነው እነሱን ብቻቸውን እንዳይሆኑ እንዴት አድርገን ነው መፍትሄ ለሁሎች መስጠት የምንችለው ያንን ችግር እንዳይከብድ ብለን ነው። እና ግን ተስፋ አደርጋለሁ ሁሎች እንግዲህ የሚያስፈልጋቸውን ሰው እርዳታም ለምርመራውም ተሆነ መጥተው እንዲመረመሩ ለመጨረሻም መፍትሄዎች በየወሩ ወይም በየጊዜው በየሳምንቱ መቀበል የሚችሉት።
1: ጥሩ። እንግዲህ የማህበራዊ ጉዳይ ሰራተኛና የቤኒሚም ድርጅት ኃላፊ ሄን ኬልሲ ረታ በጣም ነው እናመሰግን። እንግዲህ መልካም ጊዜ እንመኝልሻለን። ሌላ ጊዜም ያው ሙያዊ ማብራሪያሽን እንደምትቀጥይ ተስፋ እናደርጋለን። ብዙ ጉዳዮች አሉ የምንነጋገርባቸው።
0: አመሰግናለሁ ሰጠኝ። ተባረኩ። ለአዛውንቶችን እንደዚህ ማስተላለፍ በጣም አመሰግናለሁ።
1: እኛም በጣም እናመሰግናለን። መልካም ቻው።

ጤና ይስጥልን ክብራትና ክብራን አድማጮቻችን። በዛሬው ዝግጅታችን ባህልና ኪነ ጥበብ ለአንድ ማህበረሰብ ያላቸውን ጥቅም፣ ሙዚቃና የሙዚቃ ሰዎችን ህይወት ባጭሩ በመዳሰስ ስራዎቻቸውን እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁን እንድትቆዩ አስቀድመን እንጋብዛለን። ባህልና ኪነ ጥበብ ለአንድ ማህበረሰብ ማንነት ማሳያ የሆኑ ከትውልድ ትውልድ የሚተላለፉ ትልቅ ሀብቶች ናቸው። ማንኛውም ማህበረሰብ የራሱ የሆነ ባህል ኪነ ጥበብና ዘውግ ሲኖረው በማንነቱ እንዲኮራ ያደርገዋል። ባህልና ኪነ ጥበብ የአንድ ሳንቲም ሁለት ገጽታዎች ናቸው። ባህል በኪነ ጥበብ ይገለጻል፣ ኪነ ጥበብ ደግሞ ባህልን ያንጸባርቃል። ስነ ጥበብ ስልታዊ ብቃትን፣ ውበትን፣ ስሜታዊ ኃይልን ወይም ጽንሰ ሐሳቦችን የሚገልጽ የፈጠራ ወይም ምናባዊ ተሰጥኦን የሚያካትት የተለያዩ ሰዎች እንቅስቃሴ ምርት ነው። በስነ ጥበብ ታሪክ አተያይ ጥበባዊ ስራዎች የሰው ልጅ እስካለ ድረስ ከሞላ ጎደል ኖረዋል። ከቅድመ ታሪካዊ ስነ ጥበብ እስከ ዘመናዊ ጥበብ ድረስ አብረውን ቆይተዋል። ጥበባት የሰው ልጅ የተለያዩ ማህበራዊ፣ ባህላዊና ግለሰባዊ ማንነቶችን የሚያ

ጎለብትበት እሴቶችን ግንዛቤዎችን ፍርዶችን ሐሳቦችን ራዮችን መንፈሳዊ ትርጉሞችን የህይወት ዘይቤዎችንና ልምዶችን በጊዜና በቦታ ውስጥ የሚያስተላልፍበት መሳሪያ ነው። ሙዚቃ በብዙ ባህሎች በሃይማኖታዊ ስርዓቶች በአምልኮ ስርዓቶች ለምሳሌ በመረቃና በጋብቻ በማህበራዊ እንቅስቃሴዎች ለምሳሌ በጭፈራና በመሳሰሉት ባህላዊ እንቅስቃሴዎች ውስጥ ቁልፍ ሚና ስለሚጫወት የሰዎች ያኗኗር ዘይቤ ወሳኝ አካል ነው። የሙዚቃ አፈጣጥር አፈጻጸሙ ፋይዳውና ተረጓጉሙ ሳይቀር እንደ ባህልና ማህበራዊ ሁኔታ ይለያያል። ባህላዊ ሙዚቃ የጥበብ ሙዚቃ ለሃይማኖታዊ ስርዓቶች የተጻፉ ሙዚቃዎችና እንደ ዝማሬ ያሉ የሥራ ዘፈኖችን ጨምሮ ብዙ አይነት ሙዚቃዎች አሉ። በዓለም ዙሪያ የተለያዩ ሙዚቃ አይነቶች አሉ። ከነዚህ መካከል ሀገረኛ ሙዚቃ፣ የባህል ሙዚቃ፣ electronic music, funk music, hip hop music, jazz, latin, pop, punk, reggae, rock, metal, soul እና R&B, folk እና የመሳሰሉት የሙዚቃ አይነቶች አሉ። የእስራኤል ሙዚቃ የእስራኤል ሙዚቃ የይሁዳንና ይሁዳውያን ያልሆኑ የሙዚቃ ባህሎች ጥምረት ነው። ባንድ ክፍለ ዘመን ውስጥ ልዩ የሆነ የሙዚቃ ባህል ለመፍጠር ተችሏል። የእስራኤል ሙዚቀኞች የእስራኤል ስልትና ድምጽ ከመፍጠር በተጨማሪ በክላሲካል ጃዝ ፖፕ ሮክ እና ሌሎች ዓለም አቀፍ የሙዚቃ ዘውጎች ላይ ከፍተኛ አስተዋጽኦ አበርክተዋል። ከ1970ዎቹ ጀምሮ የእስራኤል ሮክ ፎልክ እና ጃዝ ሙዚቀኞች በአገር ውስጥ ሆነ ከውጭ በሰፊው በመስራታቸው በሙዚቃው ልዩነት እየበዙ መጥተዋል። ብዙዎች ያለም ምርጥ ክላሲካል ሙዚቀኞች ይሁዳውያን ወይም እስራኤላውያን ስደተኞች ናቸው። የእስራኤል ክላሲካል አቀናባሪዎች ስራዎች በዓለም አቀፍ ደረጃ በታዋቂ ኦርኬስትራዎች ተካሂደዋል። ሙዚቃ በእስራኤል የብሔራዊ ማንነት ዋነኛ አካል ነው። የኢብራይስት መዝሙሮችና የህዝብ መዝሙሮች ሽራ በጽቡር በማቋቋም ይበረታታሉ እንዲሁም ይደገፋሉ። ከእስራኤል ታዋቂ ሙዚቃ አቀናባሪና የሙዚቃ ታሪክ ጻፊዎች አንዱ የሆነው ናሆም ሄማን ባህልን በመፍጠር ላይ ነን ብሏል። ከአውሮፓ ከእስያ ከመካከለኛው ምስራቅና ከሌሎች ቦታዎች የመጡ አዲስ ገቢ ይሁዳን የሙዚቃ ባህላቸውን ይዘው ወደ አዲስቷ እስራኤል ብቅ ብለዋል። እንደ ሊኦር ካንቶር ገለጻ የእስራኤል ሙዚቃ ልክ እንደ ህዝቡ ከብዙ ዘውጎች ቅጦችና ዘመናት የተዋቀረ በመሆኑ አንድ ነው ብሎ ለመግለጽ አስቸጋሪ ነው። አንዳንድ እስራኤላውያን የተረጋጉ ዜማዎችን በተስፋ የፍቅር ግጥሞችን ሲያዳምጡ ሌሎች ደግሞ የሚወደደውን የመካከለኛው ምስራቅ ዘውግ ማለትም ሚዝራሂ ከሂፕሆፕ ምቶችና ከፍቅር ግጥሞች ጋር ይመርጣሉ። አሪክ አይንሽታይን በእስራኤል የሙዚቃ ታሪክ ውስጥ አሪክ አይንሽታይን ትልቅ ቦታ ያለው የኪነ ጥበብ ሰው ነበር። አሪክ አይንሽታይን የእስራኤል ድምጽ በመባል የሚታወቅ ነበር። በመሆኑም በሁሉም ጊዜያት በጣም ተወዳጅና ተደማጭነት ያለው የእስራኤል አርቲስት ተደርጎ ይቆጠር ነበር። ህይወቱ አልፎም አሁንም ተደማጭ አርቲስት ነው። ከ50 አመታት በላይ በኪነ ጥበብ ሙያ ቆይቷል። አይንሽታይን ከብዙ ታዋቂ የእስራኤል ዘፋኞችና የዘፈን ደራሲዎች ጋር በመተባበር ከ500 በላይ ዘፈኖች አውጥቷል። እንዲሁም 34 አልበሞች ላይ ተሳትፏል። አሪክ አይንሽታይን ጥር 3 ቀን 1939 ዓ.ም ተመረተ በቴል አቪቭ ከተማ ነው የተወለደው። ህዳር 26 ቀን 2013 ዓ.ም በ74 ዓመቱ ከዚህ ዓለም በሞት ተለይቷል። አሪክ የእስራኤል ዘፋኝ፣ ተዋናይ፣ ኮሜዲያንና የስክሪፕት ጸሐፊ እንዲሁም ስፖርተኛ ነበር። አሪክ በተለያዩ ባንዶች ተጫውቷል። አይንሽታይን በጣም አስፈላጊ ከሆኑት የእስራኤል ዘፋኞች አንዱ ነው ተብሎ ይታሰባል። በስሙም የሽልማት ድርጅት ተቋቁሟል። ለዛሬው አኒቫታ ወይም እኔ እናንተ የተሰኘውን ዘፈን እንጋብዛችኋለን። የዘፈኑ መልእክት አንድ ሰው ከጓደኛው ጋር በመሆን አንድ ቀን ዓለምን ለመለወጥ እንደሚችል ያለውን ተስፋ ይገልጻል። ዜማውን አብረን እናዳምጠው።

በዜማው ዘና እንዳላችሁ ተስፋ እናደርጋለን። ወደ ቀጣዩ ዝግጅት እናልፋለን። ባህል በማህበረሰብ ውስጥ የሚገኙትን ማህበራዊ ባህሪያትና ደንቦች እንዲሁም በእነዚህ ቡድኖች ውስጥ ያሉትን የግለሰቦች ዕውቀት፣ እምነት፣ ጥበብ፣ ህግጋት፣ ልማዶችና ችሎታዎች የሚያካትት ጥቅል ቃል ነው። ሰዎች ባህልን የሚያገኙት በማህበረሰቦች ውስጥ ባሉ የተለያዩ እንቅስቃሴዎች ነው። ባህላዊ ደንብ በህብረተሰብ ውስጥ ተቀባይነት ያለው ባህሪን ያዘጋጃል። ባንዱ ሁኔታ ውስጥ የባህሪ ያለባበስ፣ የቋንቋና ያመለካከት መመሪያ ሆኖ ያገለግላል። ይህም በማህበራዊ ቡድን ውስጥ ለሚጠበቁ ነገሮች አብነት ሆኖ ያገለግላል። ባህል በሰው ማህበረሰቦች ውስጥ በማህበራዊ ትምህርት የሚተላለፉትን ክስተቶችን በማካተት እንደ ማዕከላዊ ጽንሰ ሐሳብ ይቆጠራል። ባህል በሁሉም የሰው ማህበረሰብ ውስጥ ይገኛል። ባህልን እንደ ጥበብ፣ ሙዚቃ፣ ዳንስ፣ ስነ ስርዓት፣ ሃይማኖትና እንደ መሳሪያ አጠቃቀም፣ ምግብ ማብሰል፣ መጠለያና ልብስ ያሉ ገላጭ ቅርጾችን ያካትታል። በሰባዊነት ውስጥ የግለሰቦች ባህሪ እንደ አንድ የባህል ስሜት በተወሰነ ደረጃ በኪነ ጥበብ፣ በሳይንስ፣ በትምህርት ወይም በስነ ምግባር የዳበረ ሁኔታ የታየበት ነው። የባህል ውስብስብነት ደረጃም አንዳንድ ጊዜ ስልጣኔዎችን ከተወሳሰቡ ማህበረሰቦች ለመለየት ጥቅም ላይ ይውላል። በባህል ላይ ያሉ አንዳንድ አመለካከቶች በከፍተኛ የማህበረሰብ ሊቃንና ዝቅተኛ ባህል፣ ታዋቂ ባህል ወይም ህዝባዊ ባህል መካከል በመደብ ላይ በተመሰረቱ ልዩነቶች ውስጥ ይገኛሉ። ጠቅለል ባለ አነጋገር ባህል በተለይ በብሔረሰቦች መካከል የሚጠቀሟቸውን ተምሳሌታዊ ምልክቶች ማለትም የሰውነት እንቅስቃሴ፣ አልባሳት ወይም ጌጣጌጥና የመሳሰሉት ተለይተው እንዲታዩ ይጠቅማል። ባህል ማለት እንደ ጎሳ ወይም ብሔር ያሉ የአንድ ማህበረሰብ ወይም የማህበረሰብ ልማዶች፣ ወጎችና እሴቶች ስብስብ ነው። ባህል በጊዜ ሂደት የተገኘ የእውቀት ስብስብ ነው። ስለ ታዋቂው ሙዚቀኛ ማይክል ቦልተን አጭር መረጃ እናቀርባለን። ማይክል ቦልተን የተወለደው በኮኒቲኬት አሜሪካ ሲሆን የካቲት 26 ቀን 1953 ዓ.ም ነው። ማይክል በፖፕ ሮክ የሙዚቃ ስልት ይታወቃል። ሙዚቃን የጀመረው በ1975 ዓ.ም እንደሆነ ይነገራል። ቦልተን ድምጻዊ ከመሆኑ ባሻገር የዘፈን ግጥም ደራሲና የድምጽ ጊታርና ፒያኖን የሚጫወት ሙዚቀኛ ነው። የቦልተን የፈጠራ ስራዎች ከ75 ሚሊዮን በላይ ቅጂዎች ተሽጠውለታል። በርካታ አልበሞችንና ነጠላ ዜማዎችን ያወጣና የተደነቀ 6 የአሜሪካ የሙዚቃ ሽልማቶችንና 2 ግራሚዎችን ማሸነፍ የቻለ ድንቅ ሙዚቀኛ ነው። ለዛሬው When a Man Loves a Woman የተሰኘውን ወይም አንድ ወንድ ሴትን ሲያፈቅር የተሰኘውን ዜማ እንጋብዛችኋለን።

በዜማው ዘና እንዳላችሁ ተስፋ እናደርጋለን። አሁን የጊሊ ያለውን የህይወት ታሪክ እንዳስሳለን። ጊሊ ወይም ታደሰ ያለው በጎንደር ጸዳ ከተማ በ1981 ዓመተ ምህረት የተወለደ እስራኤላዊ ሙዚቀኛ ነው። ጊሊ በ4 አመቱ በሙሴ ዘመቻ ነው ወደ እስራኤል የመጣው። ጊሊ ዘፋኝ፣ አቀናባሪና ሙዚቃ አዘጋጅ ነው። ሙዚቃን በአብዛኛው በአማርኛና በእንግሊዘኛ እንዲሁም በኢብራይስጥ ይዘፍናል። ጊሊ በ2017 ዓመተ ምህረት የመጀመሪያ አልበሙን ጊሊ ያሎ በሚል ስም በዴድሲ ሪኮርዲንግ አማካይነት አውጥቷል። አልበሙ ከኢትዮጵያ ሙዚቃ እስከ ኤሌክትሮኒክስ ሙዚቃ፣ ብሉዝ፣ ጃዝ፣ ሬጌና የመሳሰሉት የተለያዩ ሙዚቃዎችን ያካተተ ነው። የሙዚቃው ብዙዎች ግጥሞች በአማርኛና በእንግሊዘኛ የተጻፉ ሲሆኑ ስለ ማህበራዊ ተቃውሞ፣ በእስራኤል ውስጥ ያለውን ዘረኝነትና የፖሊስ ጥቃትን ይገልጻሉ። ለዛሬው ሰላም ሻሎም ላህ ኢር የተሰኘውን ዜማን ጋብዛችኋለን።

የተከበራችሁ አድማጮቻችን የዛሬው የባህልና ኪነጥበብ ፕሮግራማችን ይህን ይመስላል። ስለተከታተላችሁ እናመሰግናለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። በመጪው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በሰላም

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የናስተርለነ ክብራትና ክብራን አድማጮቻችን እንደምን አላችሁ? የለተሰንበት የከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም ሰንበት እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጥር ዮም ሻባት ቴት ዛይን በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጥር ደግሞ ኦገስት 29 ቀን 2026 ዓመተ ምህረት ነው። ለኢትዮጵያን ዘመን አቆጣጠር ነሐሴ 23 ቀን 2018 ዓ.ም ነው። የቴክኒክ ባለማችን ዘፈር ሳሌም ሲሆን የስቱዲዮ ተረኛ አስተናጋጆች ጥላሁን መልኬና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባና የመዝናኛ ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የእስራኤል መከላከያ ሰራዊት በተለያዩ የጦር ግንባሮች የሽብርተኞችን እንቅስቃሴዎች ለማስቀረት እርምጃ መውሰዱ እንደቀጠለ ነው። በእስራኤል የአረብ ማህበረሰብ ያለውን ግጭት ለማስቆምና የዜጎችን ደህንነት ለማስከበር ጥረት የሚያደርጉ መሆኑን የክኔሴት አባል ሐመድ አማር ገለጹ። የሕዝበላው ድርጅት መሪ ናይም ካሰም ድርጅቱ ከእስራኤል ጋር በጦር ሜዳ እየተዋጋ መሆኑን ገለጸ። በኔፓል ሰሞኑን በደረሰው የተፈጥሮ አደጋ የሞቱት ሰዎች ቁጥር ጨምሮ ከ620 በላይ ደረሰ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት በተለያዩ ጦር ግንባሮች የሽብርተኞችን እንቅስቃሴዎች ለማስቀረት እርምጃ መውሰዱን እንደቀጠለ ነው ተባለ። ትላንት በጀኒን 3 ሽብርተኞች ተደምስሰዋል። የእስራኤል ደህንነት ጥበቃ አካላት እንደገለጹት በጀኒን ከተማ እርምጃ ከተወሰደባቸው ሽብርተኞች መካከል አንዱ በከተማዋ በሚገኝ የፍልስጤማውያን ስደተኞች ሰፈር የሐማስን እንቅስቃሴ ሲያስፈጽም የነበረው ኬስ ቢታዊ የተባለ ሽብርተኛ አንዱ ነው ተብሏል። ብዙ የሽብር እንቅስቃሴዎችን ሲያደርግ ነበር፣ እንዲሁም ባዛና ውጭ ሀገራት ከሚገኙ የሐማስ ድርጅት አባላት ጋር ግንኙነት ፈጥሮ ሲንቀሳቀስ ነበር ተብሏል። የአየር ኃይሉ ቢታዊና ሌሎች ሁለት ሽብርተኞች ተሳፍረውበት ሲሄዱ የነበረውን መኪና ማጥቃቱ ተገልጿል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስም በድሮን ጥቃት መፈጸሙን የአካባቢው የወሬ ምንጮች ዘግበዋል። ጥቃቱ ሌሊቱንና ዛሬም የእስራኤል ጦር አልፎ አልፎ እርምጃ መውሰዱን ቃል አቀባያችን ሮይ ኢኬስ ካደረሰን ዘገባ መረዳት ችለናል። በእስራኤል የአረብ ማህበረሰብ ያለውን ግጭት ለማስቆምና የዜጎችን ደህንነት ለማስከበር ጥረት የሚያደርጉ መሆኑን የክኔሴት አባል ሐመድ አማር ገለጹ። በእስራኤል ቤቴኑ ፓርቲ ስር የክኔሴት አባል ሆነው እያገለገሉ ያሉት ሐመድ አማር ለካኔ ዜና ክፍል እንደገለጹት በመጪው ክኔሴት ከተመረጡ በአረብ እስራኤል ማህበረሰብ ውስጥ ያለውን የደህንነት ችግር ለማስወገድና ግጭቶችን ለመፍታት የሚንቀሳቀሱ መሆኑን ገልጸዋል። የክኔሴት አባል ሐመድ አማር በተጨማሪ እንዳሉት በመጪው መንግስት እኔ የሀገር ውስጥ ደህንነት ጥበቃ ሚኒስትር ስልጣን ከተቀበልኩ የእስራኤል ዜጎችን የግል ደህንነት ለማስጠበቅ እጥራለሁ። በእስራኤል ሀገር እያንዳንዱ የንግድ ተቋም ለወንበዴ ቡድኖች ገንዘብ የሚከፍልበት ሁኔታ ሊኖር አይገባውም። ትላንት በአንድ ገጠር ጉብኝት አድርጌ ነበር። የንግድ ተቋማትን ተመልክቻለሁ። ከዜጎች ጋርም ተነጋግሬያለሁ። ስንት እንደሚሰቃዩ ነግረውኛል። የኢኮኖሚው እንቅስቃሴ በጣም ከባድ ጉዳት እያስከተለበት ይገኛል። ከሁሉም ነገር ከባዱ ግን ንግድ ተቋማት ሰዎች መጥተው ወደ ንግድ ተቋማት ሰዎች መጥተው በየወሩ መጨረሻ ከ10,000 እስከ 20,000 ሸቀል መክፈል አለበት ሲሉ ነው። አንዳንድ ቦታዎች ሚሊዮን የሚደርሱም አሉ። ይህን ደግሞ መዋጋት አለብን ካሉ በኋላ የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊበርማን አዋቂና ኃላፊነት የሚሰማቸው ሰው ስለሆኑ የለውጥ መንግስት ማምጣት ይችላሉ ብለዋል የክኔሴት አባል ሐመድ አማር። የሕዝበላው መሪ ናኢም ካሰም ድርጅቱ ከእስራኤል ጋር በጦር ሜዳ እየተዋጋ መሆኑን ገለጸ። ናኢም ካሰም ሕዝበላ ከእስራኤል ጋር በጦርነቱ ውስጥ መሆኑን ገልጾ የሊባኖስ መንግስት ከእስራኤል ጋር ድርድር ለማካሄድ መወሰኑን ነቅፏል። ሊባኖስ ከእስራኤል ጋር ድርድር እውነተኛ በሆነ መልኩ እያካሄደች ሳይሆን እጅ እየሰጠች ነው። ምክንያቱም ምንም አይነት ቅድመ ሁኔታ የለውም። የእስራኤል መከላከያ ሰራዊትም ሊባኖስን እያጠቃ ይገኛል። ሂዝበላ ሊባኖስና እስራኤልን ስምምነት አያውቀውም። ስምምነቱ ሊባኖስን የሚያጣጥልና ህጋዊ አይደለም። በመሆኑም ድርጅታችን ለናሙና ተብለው ከተከለሉ ቦታዎች አይወጣም ብሏል። ናይም ካሰም የበንዲ እንዳለ የኒባኖስ ፕሬዝዳንት ጆዜፍ አውንና የሀገሪቱ ፓርላማ ሊቀመንበር ነቢያ ባሬ ሂዝበላ ለናሙና ከተመረጡ ቦታዎች ወጥቶ ለሊባኖስ ጦር እንዲያስረክብ ለማሳመን ጥረት እያደረጉ መሆኑን ኒዳ አልዋተን የተሰኘው የሀገሪቱ ጋዜጣ ዘግቧል። ይሁን እንጂ የሂዝበላ ድርጅት የሊባኖስ መንግስት ባለስልጣናት የሚያቀርቡለትን ሀሳብ ውድቅ አድርጓል ተብሏል። በኔፓል ሰሞኑን በደረሰው የተፈጥሮ አደጋ የሞቱ ሰዎች ቁጥር ጨምሮ ከ620 በላይ ደረሰ ተባለ። በኔፓልና ቻይና ድንበር ላይ ሰሞኑን ሳይታሰብ የተከሰተው የጎርፍ መጥለቅለቅና የአፈር ናዳ ከ600 በላይ ሰዎችን ህይወት አጥፍቷል። ከ2500 በላይ ዜጎች እስካሁን መዳረሻቸው አይታወቅም። በርካታ ንብረት አውድሟል። የተፈጥሮ አደጋው በርካታ ቤቶችን ጠራርጎ ወስዷል። ድልድዮችን አፈራርሷል። መሰረተ ልማቶችን አውድሟል። በተፈጥሮ አደጋው የተጎዱ ሰዎችን ለማዳን የሚደረገውም ጥረት አስቸጋሪ የአየር ጸባይ ካስቆመው በኋላ ዛሬ ትንሽ መሻሻል አሳይቶ ጥረቱ እንደገና ታድሷል ተብሏል። በሌላ በኩል ደግሞ ዳግመኛ የጎርፍ መጥለቅ ይከሰታል ተብሎ ስጋት አሳድሯል። እንደ ባለሙያዎች ገለጻ ከሆነ የጎርፍ መጥለቅለቁና አፈር ናዳው የተከሰተው የበረዶ ግግር ማምቶ የፈጠረው ጎርፍ ሲሆን ይህ ክስተት ሌላ ሐይቅ ፈጥሮ አዲሱ ሐይቅም በጣም የሞላ በመሄዱ ሌላ የጎርፍ መጥለቅለቅ ያስከትላል ተብሎ ከፍተኛ ስጋት ፈጥሯል። በጎርፍ መጥለቅለቁ መዳረሻቸው ከጠፋ ዜጎች መካከል ብዙዎች የውጭ ሀገራት ዜጎች መሆናቸውም ተገልጿል። ኔፓል፣ ቻይና እና ሌሎች ሀገራትም በአደጋው የተጎዱ ዜጎችን ለመርዳት እንቅስቃሴያቸውን ጀምረዋል። እስካሁን ከ3700 በላይ ዜጎችን ከአስቸጋሪ ቦታዎች ማውጣት ተችሏል። የተፈጥሮ አደጋው በኔፓል ብቻ ሳይሆን በቻይና ታይቤ ግዛትም ጉዳት አድርሷል። የኔፓል ውጭ ጉዳይ ሚኒስትር የዓለም ሀገራት የእርዳታ እጃቸውን ለኔፓል እንዲዘረጉ ጥሪ አቅርበዋል። የቱርክ ፕሬዝዳንት ታይብ ኤርዶዋን የእስራኤል መንግስት የጦርነት አባዜ ያለበት መንግስት ነው በማለት በጥብቅ ነቀፉ። ፕሬዝዳንት ኤርዶዋን በኢስታንቡል ትላንት ባካሄዱት ንግግር የእስራኤል መንግስት ጦርነት ፈላጊ መንግስት ነው፣ አካባቢውን በሙሉ ወደ ግጭት ማስገባት ይፈልጋል፣ ጽዮናዊነት አክራሪነት ያለው ጽንሰ ሀሳብና የአካባቢውን ደህንነት አደጋ ውስጥ የሚጥል ነው ካሉ በኋላ ያዛ ሰርጥ በዓለም ላይ ብዙ ልጆች የሚቀበሩበት ቦታ ሆኗል፣ ሚሊዮኖች በአስቸጋሪ ሁኔታ ላይ ሆነው ራሳቸውን ከችግር ለማውጣት የሚጥሩበት አካባቢ ነው ብለዋል ፕሬዝዳንት ኤርዶዋን። ኢራን በአሜሪካ የተጣለባት የኢኮኖሚ ማዕቀብ የሚያንበረክካት መሆኑን አስታወቀች። የኢራን መንግስት ከትናንት ባወጣው መግለጫ አሜሪካ በኢራን ላይ የጣለቻቸውን የኢኮኖሚ ማዕቀቦች እንቋቋማቸዋለን፣ ለችግሩ መፍትሄ የዲፕሎማሲያዊ መንገድ ነው፣ ውይይቱና ራሳችን መከላከሉ የማይነጣጠሉ ጉዳዮች ናቸው፣ እንዲሁም የሀገራችን ብሔራዊ ጥቅሞችን ያስከብራሉ። የኢራን መንግስት የዋጋ ግሽበትን ለመቋቋም አዳዲስ የስራ ዘርፎችን ለመክፈት ወደ ውጭ የሚላኩ ምርቶችን ለመጨመርና በዶላር ጥገኛ መሆናችን ደረጃ በደረጃ ለመቀነስ እርምጃ እንወስዳለን ብሏል የኢራን መንግስት። ይህ በእንዲህ እንዳለ አሜሪካ የሆርሙዝ የባህር ወሽመጥ ለንግድ መርከቦች እንቅስቃሴ ክፍት ነው ብሎ የገለጸውን የኢራን አብዮታዊ ዘብ አስተባብሏል። የአሜሪካ መንግስት እንዲህ አይነት መግለጫ የሚያወጣው በነዳጅ ገበያ ላይ ተጽዕኖ ለማሳደርና የደረሰበትን ውድቀት ለመሸፈን ነው። በሆርሙዝ የባህር ወሽመጥ ላይ የጣል ነው ገደብ ይቀጥላል። ገደቡ የሚነሳው የአሜሪካ ወታደራዊ እንቅስቃሴ ሲቆምና ዋሽንግተን የገባቻቸውን ቃሎች በመፈጸም ቴህራን ተግባር ላይ መዋል ስትጀምር ነው ብላለች ኢራን። በአሜሪካና ቬንዙዌላ መካከል በነዳጅ ምርት ዙሪያ ከስምምነት ላይ መደረሱን ፕሬዚዳንት ትራምፕ አስታወቁ። ትራምፕ እንዳሉት ቬንዙዌላ ካላት የነዳጅ ምርት ላይ ከ65 ቢሊዮን ነዳጅ በርሚል በላይ ለአሜሪካ እንድትሸጥ ቬንዙዌላ ተስማምታለች። ይህ ደግሞ በዓለም የነዳጅ ስምምነት ታሪክ ውስጥ በጣም ከፍተኛው ነው። ሂደቱ የአሜሪካን የነዳጅ ክምችት በጥፍ ያሳድጋል፣ እንዲሁም በዩናይትድ ስቴትስ አሜሪካ የነዳጅ ዋጋ እንዲቀንስ ያደርጋል ብለዋል ፕሬዚዳንት ትራምፕ። እንደሚታወቀው አሜሪካ በ2016 ዓ.ም መጀመሪያ አካባቢ የቬንዙዌላን ፕሬዚዳንትና ባለቤታቸውን ሳይታሰብ በቁጥጥር ስር በመዋል ወደ ሀገሯ ወስዳ ለፍርድ ለማቅረብ እየተዘጋጀች ነው። አዲሱ የቬንዙዌላ አስተዳደር ከአሜሪካ ጋር ጥብቅ ግንኙነት መጀመሩ ይታወቃል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል። ሌሊት በሰሜንና መካከለኛ የሀገሪቱ ክፍል ዝናብ ሊዘንብ ይችላል፣ በአንዳንድ አካባቢዎችም የጎርፍ መጥለቅለቅ ሊኖር ይችላል የሚል ስጋት አለ። ነገ እሁድ ሙቀቱ ይቀንሳል ባንዳንዳ አካባቢዎች ዝናብ ይዘንብ ይችላል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ከዜማው ተመልሰናል። አሁን ወቅታዊ ጉዳዮችን ወቅታዊ ዘገባዎችን የምናቀርበት ሰዓት ነው። የደህንነት ጉዳይ ዘገባችን ጥላሁን መልኬ ይገኛል መስመር ላይ። ጥላሁን እንዴት ዋልክሽ? አባት ሻሎም።
1: መልካም ሰንበት ሰጠኝ። ደስ የሚል ዜማ ነበር። አለም አለም እናት አለም ጎንደር እያለ ነበር እንግዲህ።
0: ጥሩ ነው እንግዲህ ያው እንደምታውቀው ሰንበት ነው እና አንዳንዴ ደግሞ ዜማዎች ሲሆኑ ፖለቲካውም ጦርነቱም ስልችት ይላል ለአድማጮቻችን።
1: እውነት ነው፣ እውነት ነው። መተላለፊያ እንደዚህ አይነት ውስታ ቆንጆ ነው። ያው መተር ትውልዳችን ማለት ህዝባችን የተቀበረባትን ጎንደር አስታወሰን ነው ባጭሩ።
0: ጥሩ ነው፣ እናመሰግናለን። የተለያዩ ርዕሰ ጉዳዮች አሉን። የመጀመሪያው እንግዲህ የእስራኤል ጦር እንቅስቃሴ ወይም እርምጃ የሚወስድባቸው ቦታዎች አሉ። አሁን በጀኒን ከተማ እርምጃ መውሰዱ ተገልጿል። በሊባኖስም እንዲሁ እንቅስቃሴ እያደረገ ነው ይባላል። በአዛ ሰርጥም አልፎ አልፎ እርምጃ ይወስዳል ይባላል። እንዴት ነው በአጠቃላይ ሁኔታ?
1: ሶስት አቅጣጫ እኮ ነው የምትነዝረው። ያው ማለት ሰሜን፣ ደቡብ፣ እዛም አልፎ ደግሞ ውስጥ አብረውን ከሚኖሩ አረብ እስራኤላውያን ጋር ያለው ሁኔታ ነው። ይኸውልህ ሰጠኝ። በእርግጥ እስራኤል ነው ሶስት አመት አለፈ መሰለ እንግዲህ ጦርነት በተለያዩ
0: ሶስት አመት ሊሞላ ነው እንግዲህ
1: እየደረስን ነው ወደ
0: ኦክቶበር ሰባት እስክንደርስ ድረስ ያው
1: እውነት ነው። ይሄ ሶስተኛ ዓመት ያስቆጠረው ጦርነት በተለያዩ አቅጣጫዎች እስካሁን የተከፈተው በር አልተዘጋም። እንዲያውም ይባስ ብሎ ሌሎች ብዙ ነገሮች ይጠብቁናል ደግሞ የአንዳንዶቹ እይታ ነው። ለማንኛውም እዚህ አብረውን ከሚኖሩት ይሁዳና ሰማሪያ አካባቢ ጀኒን እስራኤልም ተወስደው እርምጃ እንዴት ነው ቸላ የተባለ መስሎ ይታየኛል። ምክንያቱም አሁን ካለንበት ጦርነት የባሰ ችግር የእስራኤልን ደህንነትና ዜጎቿን ስጋት ላይ የሚጥለው ይሁዳና ሰማሪያ አካባቢ ነው የሚባለው ሁኔታ አለ። ያ ደግሞ ለዚህም ሲባል ነው የመከላከያ ኃይሉ አረብ አካባቢ ውስጥ ይማጸናል፣ የወታደር እጥረት አለብኝ ወደ ቦታው የመላክ ሁኔታ ለማስታወስ ያህል እዚህ ነኝ። ይሁዳና ሰማሪያ አካባቢ ወደ እንግዲህ ወደ 22,000 የሚጠጋ ማለት ነው እንግዲህ ወደ ብዙ የሺ ጦሮች ማለት ነው እንግዲህ የሻለቃ ጦር ወደዛ ቦታ ቢላክበት ወደ 27 የሻለቃ ጦር ወደ ቦታው ተልቋል። ይህ የሌሎችንን አካባቢ ደህንነት ከማስጠበቅ እንግዲህ ያው ያንን በመተው የተላከበት ሁኔታ አለ እና ጀኒንና አካባቢዎቹ የሚወሰዱት እርምጃዎች አንገብጋቢ የሆኑ ሆነው እንጂ ከዛ በላይ በጣም በይሁዳ ወላ ችግር ይፈጥራሉ የሚል ስጋቱና ፍራቸው እንዳል ከዛም አልፎ ቀጣዩ ጦርነታችን የሚሆነው ይህን የሚሉ በእስራኤል መንግስት ስጋቷል። ምናልባት በእነሱ ዘንድ ኢንትፋዳ ይሉታል በዚህ በእነሱ ቋንቋ ወይም ደግሞ የአረብ አመፅ ከተነሳ ምን ሊሆን ነው? እንዴት ነው ተዘጋጅተ? ብዙ ጥያቄ አለ። እርምጃ ይወሰዳል ግን ተገቢ አይደለም፣ መንግስት ግን ትኩረት ያደርግበታል። አሁን ወደ ደቡብ ስንሄድ ደግሞ አዛን በተመለከተ እስራኤል አልፎ አልፎ እርምጃ ትወስዳለች። ትናንት ብቻ ወደ 9 የሚሆኑ ፍልስጤማውያን በእስራኤል መከላከያ ተደምስሰዋል። ዛሬ አንድ ፍልስጤም ማለት ሽብር ፈጣሪ ተደምስሷል። አጠቃላይ ያለው ሁኔታ ስታይ በጣም ያው እስራኤል አሁንም ጦርነት ለደህንነት ስጋት በምትለው እርምጃ ትወስዳለች። ጎን ለጎን የአሜሪካውን ፕሬዚዳንት ዶናልድ ትራምፕ የሰላም እቅድ እሱን ለማስኬድ ደግሞ የተጀመረ ጉዞ አለ። አሁን ከዚህ ጋር እንዲያውም ሰጠ ትኩረት ተይዞ በውጭ ሀገር ዜና አውታሮች ቦታ ተሰጡት ያለው ኦኬ፣ የዶናልድ ትራምፕ የሰላም እቅድ አዛን በተመለከተ ይሄ ሲባል ያው እነዚህ ሀገራት የተመለመሉትና ከአሜሪካ ጎን እንቆመለን ያሉት እንግዲህ ወታደሮቻቸውን ለመላክ ቅድመ ዝግጅት ላይ ይገኛሉ። ከወዲሁ በአዛ ከቅድመ ዝግጅቱ እነዚህ የሚመጡት አጠቃላይ እንግዲህ ወደ 5,000 የሚሆኑ ወታደሮች የውጭ ሀገራት ማለት ነው ወደ አካባቢው እንደሚመጡ ይነገራልኝ። ከወዲሁ ግን የመጀመሪያው ወደ 1,500 የሚሆኑ ወታደሮች አቀባበል ይደረግላቸዋል። ይህ እነሱን ለመቀበል ደግሞ ወደ 20 የሚሆኑ በጣም ግዙፍ የሆኑ ድንኳኖች ይቀመጣሉ፣ ወደ 100 የሚሆኑ ጊዜያዊ መኖሪያ ቤቶች። እነዚህን እንግዲህ ያው እስራኤል ጎን ሆና የምትመለከትበት ሁኔታ አለ። ምክንያቱም እላይ ሆነው አሜሪካና ግብረ አበሮቿ የሚያካሄዱት ነው። አሁን ትልቁ ጥያቄ ይህ የሚመጣው ሀይል በእውነት የአዛን ገንባትና ከዛም አልፎ የሐማስን ድርጅት ትጥቁን መፍተት በሚለው እንግዲህ ያው ፈተና ይጠብቀናል ማለት ነው። እስራኤል እድሉን ሰጣለች ማለት ነው። እንዲሁም በሚገርም ሁኔታ ከአፍሪካ ሀገር ከሚመጡት ከሞሮኮ ቀጥላ እንግዲህ ኡጋንዳ ወታደሮቿን ወደ ቦታው ለመላክ እንግዲህ ቅድመ እሱን በተመለከተ የኡጋንዳን በይበልጥ የመከላከያ ምርሱን በተመለከተ ብዙ ጽሁፎችን ስታይ በጣም የሚያስገርም የሚያስቅም ነው። ለማንኛውም አዛ እስራኤል እርምጃ ተወስዳለች በከጣይም ሌላ ኃይል ወደ ቦታው ይገባል በሚል ቅድመ ዝግጅት ያነ ወደ ባኖስ መሄድ የክርማይቅርታ የህዝብ ድርጅት አሁንም አሻፈረኝ ይህን ስምምነት የባኖስ መንግስት ከእስራኤል ጋር መድረክ የለበትም የሚል አቋም አለ። እስራኤል አልፎ አልፎ እርምጃ ተወስዳለች። እንግዲህ በሚቀጥለው የሚቀጥለው ሰፕተምበር 1 እንግዲህ ባለሳሳት ኤረር ማክሰኞ መሰለኝ ባለሳሳት ያኔ ሁለቱ ሀገራት አምባሳደሮች ተገናኝተው ቀጣዩን ድርድር ያደርጋሉ። ማለት ምን እንዴት ወዴት እየሄድን ነው? ብዙ ጥያቄዎች ያልተገኘላቸው
0: ህዝብላችን በመጀመሪያ የነበርክበት ቦታ ቆንጆ ነው። አንዳንዴ የሚቋረጥ ሁኔታ አለና
1: አሁን
0: ጥሩ ነው።
1: እና ሊባኖስን በተመለከተ የሚቀጥለው ሳምንት ሁለቱ በአምባሳደር ደረጃ ማለት በሁለቱ ሀገራት በሊባኖስ መጠጥ ተገናኝተው በአሜሪካ አሸማጋይነት ይቀጥላሉ። ግን እንጃ መጨረሻው ስኬት ያመጣ ይሆን? ይሄ ትንሽ
0: ግን የሂዝበላ ድርጅት መሪ ናይም ካሰም በዚህ ስምምነትም ያለው እንዴትም አላውቅም እኔ ከእስራኤል ጋር ጦርነት ውስጥ ነኝ ብሏል። ካም በፊትም ደጋግመን ያወራነው የተነጋገርንበት ጉዳይ ነው። ዋናው ችግር የሚፈጠረው አካልን ጎን ወደ ጎን ተወጣ አድርገ ከሌላው ጋር መደራደሩ ጤታ ማጣም የሚለው ነውና አሁንም በሌሎችም ግንባሮች ወደ ደቡብ ብንመለስ ሐማስ አሁንም እየተጠናከረ እንደሆነ ይነገራል። ስነነት አለ ተብሎ እንቅስቃሴውን አላቆመም። ከጦርነቱ በፊት የነበረው ኃይል አሁን አለው ተብሏል። በሂዝበላ በኩልም ተመሳሳይ ሁኔታ ነውና ይሄ እንደው የአሜሪካን ብቻ ጥገኝነት ሆኖ መኖሩ እስራኤልን ዋጋ ወደፊት አስከፍላትም ወይ?
1: መልሱ በከፍተኛ ደረጃ ዋጋ ያስከፍላታል። ምን ማለት ነው? እስራኤል አሁን እንደፈለገችው አይደለም የምታካሄደው። ይህንን የሰላም ድርድር በለው ተኩስ አቁምን በለው በቀጣይ ሁኔታው ማረጋጋት በእስራኤል በኩል ተውጦልን ወይም የመንግስቱ እና የመከላከያ ኃይሉ ተውጦለት አይደለም የሚያደርገው የአሜሪካ ተጽዕኖ ስላለ እንጂ። የደግሞ የሀገራችን ክፍል ሐማስን ጋር ተያይዞ ያለው ሁኔታ ታየን። ኦኬ ይኸው እንግዲህ እስራኤል የምትፈልገው እርምጃ በመውሰድ የሐማስን ድርጅት ከጥቅሞች ማድረግ ነው። ግን የአሜሪካ ማዕቀብ የአሜሪካ ተጽዕኖ ሆነና ከዛም አልፎ እንደውም እናንተን አላምናችሁም በሚል ክሪያት ጋት ከተማ እዙ አካባቢ የሚገኝ ማለት ነው የተለያዩ የዓለም ሀገራት ህብረት ኃይል ወደ ቦታው በመምጣት ሁኔታውን እቆጣጠራለሁ በሚል ነው ስራ ከጀመረ። እንዲሁም እስራኤል አሻፋሪ ትትል ደግሞ እንደነገራችን ሀገራት ልዑካን ቡድን እንደ ስፔንና ሌሎችን እንደ ሆላንድ የመሳሰሉ ወደ ቦታው መለሰችበት ሁኔታ አለ። ምን ማለት ነው? እስራኤል ፈልገው ሳይሆን ሳትፈልገው የተቀበለችው ሁኔታ የአሜሪካ ተጽዕኖ ወደ ቀጣይ ወደ ደቡብ ወደ ሰሜኑ ሀገራችን ክፍል ስንሄድም ከህዝብላ ጋር ባለው ሁኔታ ቅድም ያልከው ነገር አለ። ዋናው ተጫዋቹ ጌሙን የሚጫወተው የህዝቡላ ድርጅት፣ ከጀርባው ደግሞ ኢራን እያለች ለኢራን መፍትሄ እስካልተሰጠ ድረስ ከህዝብላ ጋር ምንም አይነት ማለት ህዝብላን ተው ከኢራን ጋር ጎን ነው ከሊባኖስ መንግስት ጋር ምንም አይነት ስምምነት ምንም አይነት ድርድር መድረስ አይቻልም። አሁን እነሱን ከጨዋታ ውጭ አድርጎ የሊባኖስ መንግስት እኮ ፍላጎቱ ነው። የሊባኖስ መንግስት እኮ እስራኤል የምትፈልገውን ይፈልጋል። የህዝብላ ድርጅት እንዲኮታኮል ከምድረ ገጽ እንዲጠፋ ፍላጎቱ ነው። ግን ሂዝብላንና ኢራንን ካላንበረከክ ድረ እነሱ ምታል ውይይቱ ምንድን ነው? ባዶ ምንም አይነት ወረቀት ለሚሰፍር እንጂ ትርጉም የለ። ማንኛውም የሚቀጥለው ሳምንት እንደገና ድርድር ውስጥ ይገባሉ። ምናልባት አሜሪካ ምክንያት ፈጥራ እና እኛ ያቀረቡን ሀሳብ አልተቀበላችሁም ብለን የሀይል እርምጃ በመውሰድ የህዝብላን መሆነ ኢራንን በእንደዚህ አይነቱ ልታፈራሩ ነው የምትፈልጉትን ነን ውጤት ማግኘት ፈልጋለ። ያም ከሆነ ሳስበው አይሳካም። ምክንያቱም አሜሪካ እኮ በሀይል ሀያሉ አሜሪካ ሰጠ በኃይል እኮ አየን እኮ ኢራንን ለማንበረከት ኢራን እንዴት ነው ሁኔት ለማዳፊ ያደረገት ሁሉ ሳይስተካከላት እንደ ስለዚህ ጨዋታው በጣም እንዲሁ እስራኤል በአንድ በኩል ታውቃለች። አሁን ቅድም ያልከውን አንተና የምናወራው ሁኔታውን እስራኤል ስለምታውቅ እኔ መፍትሄ የምሰጠው እኔው ነኝ። ከእኔ ውጭ ሌላ የውጭ ኃይል መጥቶ የጣሊያንን በለው ሌላ ፈረንሳይ የጦር ኃይል መጥቶ ቦታውን ዩኒፊል ባይ ዘ ወይ እዚህ ላይ የዩኒፊል የዓለም አቀፉ እንግዲህ የሰላም አስከባሪ በየቦታዎች ሄዶ ችግር ያለባቸው ቦታ ሰላም የሚያረጋገው የሚቀጥለው ነቨምበር ባለሳሳት ከሁለት ወር በኋላ ኖቨምበር ወር ላይ ስራውን ጨርሶ ቦታውን ይለቃል። በሱ ምትክ አሁን ፈረንሳይም ሆነች እንደ ጣሊያን የመሳሰሉት እኛ መግባት እንፈልጋለን ኃይል እንላክ ሲሉ እስራኤልን አልተቀበለችውም። ምክንያቱም እነሱም ስለማታምን ነው። በእርግጥ ግን ከዛ በኋላ የሚመጣው የሚፈጠረው ነገር ምንድን ነው ግራ ያጋባል። ስለዚህ አሜሪካ የጀመረችው የመካከለኛው ምስራቅ ሁኔታ ግራ የተጋባች መስሎ ይታያል። እስራኤል የምትፈልገው ሌላ አሜሪካ የምትፈልገው ሌላ። ስለዚህ ለጠየቀው ጥያቄ ኢራንና ህዝበላ ውስጥ ከለሉበት ድረስ ድርድሩ ላይ ማለት አይደለም፣ እነሱን እስካላሸነፍክ ድረስ ህዝበላን አታሸንፍ። ህዝበላን አላሸነፍክ ማለት ደግሞ የህዝበላን ወታደሮች ትጥቅ ማስፈታት አትችልም። ከሊባኖስ መንግስት ጋር የምታደርገው የሰላምም ሆነ የተኩስ አቁም ድርድርም ትርጉም የለውም ማለት ነው። እና ግራ የተጋባ ነው።
0: እስኪ ከዚሁ ከአሜሪካና ኢራን ያው የተያዘ ስለሆነ እዚሁን ቆይና አሜሪካ ኢራንን ለጦር መሳሪያ ማንበርከክ ስላልቻለች ነው ወይ በኢኮኖሚው የሄደች? አሁንስ ምን ያክል ተጽዕኖ ሊያመጣ ይችላል? አሁን ኢራናውያን እንዲያውም የልብ ልብ የተሰማቸው ይመስላሉ እና አንንበረከክም ለኢኮኖሚው ጫና እያሉ ነው። እንዲያው ምን ያክል ውጤት ሊያመጣ ይችላል?
1: ኢራናውያን ስትል ከጥያቄ ኢራን መንግስት አለ፣ ደበውም በጣም አምባገነን የሆነ ስርዓት፣ እንደገና ህዝብም አለ። ህዝቡ የሚፈልገው ሌላ ነው፣ መንግስቱ የሚፈልገው ሌላ ነው። እና የኢራን ህዝብ የሚፈልገው ምንድን ነው? እንዲሁም ስልጣን ያለው መንግስት ወድቆ አብዛኞቹ ማለት ነው እንግዲህ ወድቆ ያው ሌላ ስርዓት እንዲመጣ ነው። በመንግስት በኩል ከሄድክ ግን አንተ ያልከው ነገር እውነት ነው። ምን ማለት ነው? የኢራን መንግስትን ለማዳከም አሜሪካ በጦር ኃይል የጀመረችው ከእስራኤል ጋር እነሆ አሁን አንተና እኔ እስከምንወያይበት ደቂቃና ሴከንድ ድረስ ውጤቱ እስከዚህም እስከ መጨረሻው ግቡን አልመታም። ኢራን ባሳለፍነው ጦርነት ተዳክማለች፣ አዎ በከፍተኛ ሁኔታ። ግን የተፈለገውን ግቡን አግኝቷል? አልተገኝም እስካሁን ድረስ። ምክንያቱም ያማ ቢሆን ስርዓቱ ተገርስሶ ተዳክሞ ሌላ ስርዓት መጥቶ ኢራናውያን እንግዲህ በብዙ የሚቆጠሩት እንዴት ነው ካሉት ወደ ዘጠና በላይ ሚሊዮን ከሚሆኑት 80 ከበላይ የሚሆኑት ደጋፊዎች እንኳን ራሱ ነጻነታቸውን ያገኙ ነበር። ለማንኛውም ትልቁ ሚስጥር እዚህ ላይ ሰጠኝ ያለው እንደኔ አመለካከት አሜሪካ አሁን ለምትወስደው የወታደሩ ኃይል ውጤት እንደማሳይ ከተረዳች በኋላ የጀመረችው ስትራቴጂካዊ ጦርነት የኢኮኖሚ ጦርነት ነው። መንገዱ ጥሩ ነው፣ አዎ ውጤትም እያሳየ ነው። የኢራን ኢኮኖሚ ተንኮታክቷል። ቅድም የጠቀስከው ሁኔታ አለ። ኢራናውያን አንንበረከክም ነው። የኢራን ዜጎች እንዲሁም ብሷቸው ነገ ከነገ በኋላ አደባባይ ሊወጡ ይችላሉ የሚሉ ስጋትም አለ። ምክንያቱም ከራበን ከሞትን በራብ ከዚህ በላይ ምን አለ ከሚል የተነሳ መንግስት ግን ምንድን ነው የሚለው በፍጹም ዜጋዎች እንዲሁም ሙሽታባህ አሁን አባቱ ሀሚኔ ከተገደለ ከተደመሰሰ በኋላ በሱ ትክ ያለው ልጁ ማለት ነው በኢራናውያን ዜጎች ተስፋ የመቁረጥ ስሜት እንዳታሳዩ፣ ደከመን፣ በጣም ችግር አለብን የሚል ሁኔታ እንዳትናገሩ፣ ይህ የሚናገር እንዴት ሊጠየቅ የሚቻል የሚል ሁኔታ መግለጫም እየወጣ ምን ማለት ነው ዜጎችን የማበረታታትና እንዴት ነው የራባችሁ ኑሮ የማለት ሁኔታ ነው።
0: አምባገነኖች ለነገሩ የሀገራቸው ችግር አይደለም የሚታያቸው የሚናገሩትም ከተጨባጩ የሀገሪቱ ሁኔታ የተራራቀ ነው እና ያው በአፍሪካም የለመድ ነው ህዝቡ ተረቢ ያለው ተቸግር ያለው ይላሉ እነሱ አልምንተናል ይላሉ እና ተመሳሳይ ነው። ግን ተጽዕኖ አይፈጥርም ምናምን የሚሉት የውሸት ነው። ግን አንድ እንደው ሀቅ እና እንደውም ሊታለፍ የማይገባው ነገር ለምንድን ነው በጦር መሳሪያ የተጀመረው ነገር በጦር መሳሪያ ማለቅ ያልነበረበት? ይሄ የልብ ልብ አይሰጥም ወይ ለኢራን መሪዎችም እንዲሁም ደግሞ ለአካባቢው እስራኤል ጠላቶች በተለይ?
1: ያውልህ ጥሩ ጥያቄ ነው። ይህን በተመለከተ አሜሪካ ወይም ደግሞ ስልጣን ላይ ያሉት ፕሬዚዳንት ዶናልድ ትራምፕ የጦር እንግዲህ እሳቸው ከአማካሪዎች አሏቸው የጦር መኮንኖችን የጦር ጀነራሎች አጠቃላይ ሁኔታውን የአሜሪካን ደህንነት ከነሱ ነው መረጃ የሚቀበሉትኝ። በአሜሪካ በኩል በፕሬዚዳንቱ በኩል አምነውበት የሄዱበትና የጀመሩት ጦርነት ኢራንን በተወሰኑ ሳምንታት ማሳመንና ጭራሽ ስልጣን መገርሰስ እስራኤልን ተጨምረባት የእስራኤል ሞሳድ ድርጅት ተደምሮበት ማለት ነው ያመኑበት የትራምፕ መንግስት ያ ነበር። እየቆዩ ወደ ውስጥ ሲገቡ ግን ሁኔታ እንደተጠበቀው እንዳልሆነና በፍጹም በጦር ኃይል ማሳመን እንደማይቻል ምን ማለት በእርግጥ በዓለማችን ሀያሏ የጦር ኃይልና የኢኮኖሚ ኃይል ያላት አሜሪካ ነች። እንዴት ነው እስከ መጨረሻው ልሂድ ብላ እርምጃ መውሰዱንን ይህንን ታደርግን ኢራንን ታንበርክ ትችላለች ሊሆን ይችላል። ግን የሚከፈለው ዋጋያት ምንድን ነው የሚለውን ጥያቄ ዶናልድ ትራምፕ ሲጠይቁ መልስ የለም። ብዙ ብዙ ዋጋ ያስከፍላል። ሲጀምር የአሜሪካንን ወዳጅ አገሮች አካባቢ በከፍተኛ ሁኔታ ይጎዳሉ በሚወሰድ ወታደራዊ እርምጃ። ይህ ደግሞ ቆይቶ የደረሳቸው መረጃ ነው። እንደዚህ እንዲሁም መጀመሪያ ያልተነገራቸው ቆይቶ የተነገራቸው ዶናልድ ትራምፕ ወደ ጦርነቱ ከገቡ የምንከፍለው ዋጋ በጣም እትየለሌ ነው። ከዛም አልፎ እንዲሁም አሜሪካንም ላዋረድ ይችላል ተብሎ ተነግሯቸዋል። ምን ማለት ነው? የአሜሪካ የጦር ሰፈሮች በአካባቢው ይገኛሉ። እነሱ የመጎዳት ሁኔታ አለ። ኢራን አጸፋው እርምጃ ከሞትኩ እንዴት ነው እኔ ከሞትኩ ሁሉም ይሙት በሚል እርምጃ ከወሰደች ጎረቤት ሀገሮችም ይጎዳሉ፣ ሌሎችም ይጎዳሉ። ስለዚህ ከጥቅሙ ጉዳቱ ያመዝናል ከሚል አሜሪካ እርምጃ ከመውሰድ ተቆጥባ የወሰደችው አማራጭ ምንድነው? በኢኮኖሚ መቅጣት። አንደኛ ወታደሮቻችን አይጎዱም፣ ሌሎች ጎረቤት ሀገሮችም እንዲሁ በወታደራዊ ጥቃት አይደርሱብን። በርግጥ እንደው የሚፈራው ድለሰጠኝ ኦኬ፣ አሜሪካ ስታስብ ታዲያ ኢራን ሌላ ነገር አታስብም ወይ ሲባል እንደውም በራሷ ጊዜ ጦርነት ጀምረን ኢራን አካባቢውን ሰዓት ውስጥ ለማስገባት ጦርነት ለማስገባት ሆን ብላ በኢኮኖሚ በጣም መሰናፈኛ ካጣችና በጣም ውጥረት ውስጥ ከገባች የኢራን አማራጭ የሚሆነው ሆን ብላ ጦርነት መጀመር ነው። ስለዚህ ጎረቤት ሀገሮችን መጉዳት፣ የአሜሪካን ወዳጅ ሀገሮች፣ የአሜሪካን የጦር ሰፈሮችና ሌሎችንም በእንደዚህ አይነት ሁኔታ ወደ ጦርነት ይገባል። አንዳንዶቹ እንደውም ያስቀመጡት በጣም ትኩስ ዜና ነው። ሁኔታውን ስታየው አሜሪካ የገባችበት ሁኔታ መውጥ ያጣችበት ሁኔታ ለአሁን በወታደሩ ኃይል በእርምጃ አሜሪካ ኦኬ አያዋጣኝም ብላ አቁማ በኢኮኖሚ ጦርነት ስትጀምር፣ የኢኮኖሚው ጦርነት ደግሞ ያዋጣል ስትጠይቅ ሰጠኝ በእርግጥ ውጤት እያሳየ ነው። አሜሪካ ማለት ኢራን ኢኮኖሚዋ በጣም በሚገርም ሁኔታ እየተናጋና ነዋሪዎቹ መብላት መጠጣት እንዴት ነው ከራብ በሚል አመፅ እንዲሆን በቅርቡ የህዝብ አመፅ ይነሳል የሚል ሁኔታዎችም ይጠቆማል። ግን ለዚህ መፍትሄ የአሜሪካን እቅድና የአሜሪካን ስትራቴጂ አሁን ያለችውን የኢኮኖሚ ጦርነት መጨረሻ ግን መምታት የሚችለው ቻይና ስትቀበለ ነው ሰጠኝ። ቻይና ካልተቀበለችው ከጥቅም ውጭ ነው። ምን ማለት ነው? ቻይና የራሷ ጥቅም አለ። አሜሪካ ለምሳሌ የአሜሪካ መንግስት አሁን ባደረገው የኢኮኖሚ ጦር ምንድን ነው የሚለው? ኢራን ለምታደርጋቸው የውጭ ንብረቷን የነዳጅ ምርቷን ወደ ውጭ ሀገር በምትሸጥበት ወቅት የሚገዙ ሀገሮች አጋር ከሆኑ በእነሱ ላይ የኢኮኖሚ ማዕቀብ እጥላለሁ ነው የምትል። ከሚገዙት ሀገሮች ደግሞ አንዷ ማነች? ቻይና ነች። ቻይና ደግሞ በቀጥታ አይደለም ከኢራን የነዳጅ ምርቱ የምትገዛው፣ በሶስተኛ ሀገሮች አው እንደ ኢንዶኔዥያ እና ማሌዥያ የመሳሰሉ ሀገሮች በእነሱ ነው በሶስተኛ ሀገር የሚገዛ በእነዚህ ሀገር። አሁን መጨረሻ ሄደን ግን አሜሪካ ለቻይና ጋር እንዴት ነው በፍክክር ሳይሆን የቻይናን ጥቅም ቻይና ትልቁ ጥያቄዋ ከ1949 ጀምሮ ታይዋንን በእጇ ውስጥ የማስገባት ፍላጎት አላት። አሁን ትልቁ የቻይና ጥያቄ ይህንን እርምጃ ስወስድ አሜሪካ እንዴት ታየኛለች? ምክንያቱም አሜሪካ ለታይዋን የጦር መሳሪያ ትሸጣለች። አሜሪካ ታይዋን ራሷን ነጻነቷን ጠብቃ እንድትኖር እንጂ በቻይና ቁጥጥር ስር ፍላጎት የላትም። አሁን ቻይና የምጠይቀው ጥያቄ ምንድን ነው? አሜሪካ ኦኬ፣ ያንቺን ጥያቄ ከኢራን ጋር ባለው ሁኔታ ሲጀምር ቻይና እኮ ያለ ኢራን የነዳጅ ምርት እኮ መኖር ትችላለች፣ ከሩሲያ ምርቷን ትገዛለች፣ ከሌሎች ሀገሮችም እንዲሁ። ስለዚህ ምንም ችግር የለባትም። ግን በዚህ ከመጣችሁብኝ የኔን ጥቅምም በማለት ቻይና ለአሜሪካ ጥያቄ ልጠይቅ ነው። ታይዋንን በተመለከተ ተዉትና እንደፈለግኩት ማድረግ ከቻልኩኝ፣ ምክንያቱም የቻይና ትልቁ ስራቸዋ ምንድን ነው? ታይዋንን መውረርና በእጀ ማስገባት ስችል አሜሪካ ተቃውሞ ካመጣች፣ አሜሪካ ብታደለችም ሌሎች እንደ ጃፓን ሌሎች ሀገሮችን በጣም ይቃወማሉ። ከዛ አንጻር አሜሪካ እጅ የለበትም ካለች ቻይና ኦኬ፣ በመካከለኛው ምስራቅም አንቺ በምታደርጊው ሁኔታ ኢራን በተመለከተ ምንም እንድልክ ጀሮ ዳባልበት ምንም ያልሰማው ልመስቻሉ መመሳሰልና የጥቅም ጉዳይ ሊመጣ ይችላል። ቻይና ደግሞ ይህን ነገር እንደ መያዣ አድርጋ አሁን ያለው ጨዋታ ከኢራን ጋር ሳይሆን አሜሪካ አሁን ኢራን ማንበርከክ ሳይሆን መጀመሪያ ቻይናን ማሳመን አለበት እና ነገሩ የተያዘ
0: ውስብስብ ነው። ውስብስብ ነው። ሌላው ልናልፈው ማንችለው ርዕሰ ጉዳይ አለ። የኔፓል ጉዳይ ነው። የደረሰው ተፈጥሮ አደጋ አሁንም ብዙ ሰው ህይወትን እንደቀጠፈ አሁንም ገና ያላለቀ ጉዳይ እንደሆነ ነው እና እንዴት ነው
1: የተፈጥሮ አደጋ? እንግዲህ ያው እግዚአብሔር ብቻ ነው ማቆምም ማምጣትም ሁሉ ከእግዚአብሔር ጋር የተያዘ ነው ብዬ አስባለሁ። ምክንያቱም የተፈጥሮ በጣም እስካሁን ድረስ ያው በናፓል ያለ ሁኔታ እንግዲህ እርዳታ ተሰጧቸው ህይወታቸውን የታደጉት ቁጥራቸው እስከ 4450 ደርሷል። የሞቱት ወደ 626 እንደደረሱና ያልተገኙት መደራሻቸው የጠፋው ደግሞ ወደ 2426 ቁጥራቸው ደርሷል። ህክምና እርዳታ የሚደረግላቸው በመቶዎች የሚቆጠሩ አሉ። አሁን ናፓል ሲጀምር ሰጠኝ ምንም የውጭ እርዳታ አልፈልግም ያለችው፣ አሁን ግን በከፍተኛ የዓለም ሀገራትን እጃቸውን እንዲዘረጉ እንግዲህ ጥያቄ እያቀረበች ነው። ምክንያቱም ህይወታቸው ማለት ደሞ ያየሩ ጸበያ ሆን ዝናብ እንደለው ሁሉ በጣም ጉም የለበሰ በጣም ጨለማ ከመሆን የተነሳ ያየሩ ጸባይ ራሱን መቀየሩም ለነዚህን ህይወታቸው ለምታደግ የሚያደርጉትን ከሌሎች ሀገራት የመጡትነን ያው ስራው ትንሽ የማባተትና ብዙ መሰናክል ስለሆነ ያው ናፓል የውጭ ሀገር እርዳታን ጠይቃለች። በይበልጥ ደግሞ የምትፈልገው እነዚህን ህይወታቸውን ከመታደግ ውጪ የፈራረሱትን ቤቶች እነዚህ የሚወጡትንም ቆራሱ ወደ ለማድረስ መንገዶች በጣም ከጥቅም ውጭ ሆኗል። መንገዶችን መገንባት የሞቱት ራሱ አስከሬን የዲኤንኤ ምርመራ ተደርጎ ቴክኖሎጂ የላትም ናፓል የዚህ። ስለዚህ የውጭ ሀገር ቁሳቁሶች ወደ ውስጥ ገብተው እርዳታ እንዲለግሱ ከመጀመሪያው እንግዲህ ህንድ ወደ 60 ቶን የሚሆን የምግብ የመድኃኒትን ያዩ የብርድ ልብስ የተለያዩ አቅርቦትን አቅርባለች። የዓለም ሀገራት እጃቸውን ይዘረጋሉ ነው። አሁን ባለው ሁኔታ ናፓል በዚህ በተፈጥሮ አደጋ ማለት ነው ከፍተኛ እንዴት ነው በህይወቷ በታሪኳ አይተው ማታቀውነን አደጋ ውስጥ ትገኛለች። አሁን ያለው ሁኔታ የዓለም ሀገራትም ራሱ በዚህ ዙሪያ እየተወያዩ ነው። በዚህ ችግር በልጆች ደረጃ እንኳን ራሱ ወደ 17000 የሚሆኑ ልጆች ለህይወታቸው አስጊና ለነሱ አስቸኳይ የሆነ የምግብን እርዳታም ሊያስፈልግ እንደሚችል እንግዲህ እቺ በተፈጥሮ በአንድ በኩል ተፈጥሮ ጥሩ ስለሆነ ነው ብዛት ያላቸው የዓለም ሀገራት ወደ ቦታው በመሄድ ይሄን የተፈጥሮ ቦታ የሚጎበኙት። እንዲያውም ወደ አካባቢው አሁን ይነነነን ጉዳት የደረሰባቸውን ወደ ቦታው ሄዱትኝ ወቅቱ አሁን ይሄ ቡዲዝም እምነት ተከታዮች አመታዊ በዓል የሚያከብሩበት ሁኔታ አለ። ወደ ቦታው በሄዱበት ወቅት እንግዲህ የተጋገረ በረዶን በለምን ሱፈርሶ ማለት የውሃ መጥለቅለቅና በእንደዚህ አይነት ሁኔታ ነው ባልታሰበ ይሄ የተፈጥሮ አደጋ የደረሰው እና እነዚህ ነገሮች ተደምረው ሁኔታው በጣም ያሳዝናልኝ። ናፓል ምንም እንኳን መጀመሪያ እርዳታ አልፈልግም ያለችው አሁን ግን የውጭ ሀገር እርዳታ እስራኤልን በዚህ ዙሪያ ያው ጇነን የመዝረጋት ሁኔታ አለ እና እርዳታ ያስፈልጋል። ዜጎች የሞቱ ነው። የሟቾች ቁጥርም አሁን ያለው ቁጥር እንደውም ገና ጅመራ ነው የሚባልበት ሁኔታ ለይህን ስታይ ያው ተፈጥሮ ባንተ በጦርነት ያለንበት መካከለኛው ምስራቅ በጦርነት ሀገር ከሀገር ጋር ሆን ተብሎ በላ በኩል ደግሞ እግዚአብሔር ተፈጥሮን እንግዲህ በራሱ ጊዜ ደግሞ
0: በጣም ዝናብ ሳይዘንብ በተራራ ውስጥ የፈነዳ የበረዶ ግግር ባለሙያዎች ገለጻ ይህን ያክል ችግር ማድረሱ ምንም ዋስትና የለንም በዚች ምድር ላይ
1: የዛሬውን ይህን በተመለከተ ሰጠኝ እዚህ ለመቋጨት ይህን በተመለከተ የናፓል የውጭ ጉዳይ ማለት የገንዘብ ምንስቱ ማለት ነው አሁን በደረሰው ጉዳት ለመጀመሪያ መጨረሻው አይታወቅም ይላሉ $4-5 ቢሊዮን እንደገና የደረሰው ጉዳት ለመጠገን ይህን ያህል ወጪ ያስፈልጋል የሚል እንግዲህ በገንዘብ ደረጃም እያወሩ ነው። ይበልጥ ግን በህይወት በኩል ያለ ሁኔታ ነው ነቱና እዛ የደረሰው እኛ ጋር የደረሰ ጸሎታችን
0: በጣም እናመሰግናለን። ሰላም ቀን
1: ሰላም ፈጣን
0: ቻው ተከታተል።

ጤና ይስጥልን ክብራትና ክብራን የመዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን። ህይወታችሁን እንድታመሰግኑ ሶስት ቦታዎችን ጎብኙ ይለና ዛሬ በመጀመሪያው ዝግጅታችን ለማቅረብ የፈለግነው አስተማሪ ጽሑፍ በህይወታችን የምናጣውን ነገር ለመቁጠር በጣም ፈጣኖች ነን። የሌለንን እናስባለን፣ የሌላውን እናያለን፣ ያልደረስንበትን እንመኛለን፣ ያልተሟላልንን እንቆጥራለን። አንዱ ገንዘብ ይፈልጋል፣ ሌላው ቤት ይፈልጋል፣ አንዱ መኪና ይፈልጋል፣ ሌላው ፍቅር ይፈልጋል፣ ሌላው ደግሞ የሌላውን ህይወት ለመኖር ይመኛል። በዚህ ሁሉ ፍለጋ ውስጥ ግን በእጃችን ያለውን ህይወት መመልከት እንረሳለን። ስለዚህ አንድ ቀን ህይወታችሁን ከልብ ማመስገን ከፈለጋችሁ ሶስት ቦታዎችን ጎብኙ ይለናል ለህይወት አስተማሪ ነው ብለን ያሰብነው ጽሑፍ። የመጀመሪያው ሆስፒታልን ጎብኙ ይለናል። ሆስፒታል ውስጥ ስትገቡ በጤና ያለውን ሰው ዋጋ ትረዳላችሁ። ዛሬ በነጻነት እየተነሳችሁ ነው፣ እየተራመዳችሁ ነው፣ እየተናገራችሁ ነው፣ እየተመለከታችሁ ነው፣ እየተመገባችሁ ነው፣ እየጠጣችሁ ነው፣ እየሰራችሁ ነው፣ እየሳቃችሁ ነው፣ እየተነፈሳችሁ ነው። እነዚህ ሁሉ ቀላል ነገሮች እንደሆኑ እናስባለን። ግን በሆስፒታል አልጋ ላይ ላለ ሰው አንድ እርምጃ መራመድ ህልም ሊሆንበት ይችላል። አንድ ቃል መናገር ምኞት ሊሆን ይችላል። የሚወደውን ሰው ባይኑ ማየት ስጦታ ሊሆን ይችላል። በራሱ እግር መቆም የማይችል ሰው የእኛን ተራ መራመድ ሊመኝ ይችላል። እኛ ግን ጫማችን የተለየ ቀለም ስለሌለው እንከፋለን። ስለዚህ ሆስፒታልን አንድ ጊዜ ጎብኙና ከራሳችሁ ህይወት ጋር አነጻጽሩ ይለናል ጽሑፉ። ከዚያ ስትወጡ ምናልባት የምንለው አንድ ቃል ብቻ ይሆናል፣ ተመስገን። ሁለተኛ እስር ቤትን ጎብኙ። እስር ቤት የሰው ነጻነት ምን ያክል ትልቅ ሀብት እንደሆነ ያስተምራል። ዛሬ በፈለጋችሁበት ቦታ መሄድ ትችላላችሁ። በፈለጋችሁት ሰዓት በር መክፈት ትችላላችሁ። የምትወዱትን ሰው በፈለጋችሁት ጊዜ መጠየቅ ትችላላችሁ። ወደ ገበያ መውጣት ትችላላችሁ። ወደ ሥራ መሄድ ትችላላችሁ። በራሳችሁ ፍቃድ መውጣትና መመለስ ትችላላችሁ። ይህ ነጻነት ነው። ግን ነጻ ሆነን ስንኖር ዋጋውን አንረዳውም። እስር ቤት ውስጥ ያለ ሰው ግን የኛን በነጻነት መውጣት መግባት እንደ ትልቅ ሀብት ያየዋል። እኛ ዛሬ ቤት መቀመጥ ሰለቸን የምንለው ነገር ለሌላ ሰው የማይገኝ ነጻነት ሊሆን ይችላል። ስለዚህ የምትችሉትን ሁሉ ማድረግ መቻላችሁን አትናቁ። ነጻነት ራሱ ሀብት ነውና። ሶስተኛ የመቃብር ስፍራን ጎብኙ። ይህ ሶስተኛው ቦታ ከሁሉም የበለጠ ዝምተኛ ነው። በዚያ ቦታ የትላንት ህልሞች ተኝተዋል። የትላንት ሀብታሞች አሉ። የትላንት ድሃዎች አሉ። የትላንት ቆንጆዎች አሉ። የትላንት ታዋቂዎች አሉ። የትላንት ጀግናዎች አሉ። የትላንት ትልልቅ ስልጣን የነበራቸው ሰዎች አሉ። ግን ዛሬ ሁሉም ዝም ብለዋል። ትላንት ቤቴ ያለው ሰው ዛሬ በጥቂት ካሬ መሬት ውስጥ ነው። ትላንት ገንዘቤ ያለው ሰው ዛሬ አንድ ሳንቲም አይይዝም። ትላንት ጊዜ የለኝም ያለው ሰው ዛሬ ጊዜ አይፈልግም። ይህ ማለት ገንዘብ አይጠቅምም ማለት አይደለም። ቤት፣ መኪና፣ ስራ፣ ሀብትና ስኬት አያስፈልጉም ማለትም አይደለም። ነገር ግን እነዚህ ነገሮች በራሳቸው ህይወት አይደሉም። ለእኛ ህይወት እየተነፈሱ መኖር ነው። የሚወዱን የምንወዳቸው ሰዎች ከጎናችን መኖራቸው ነው። ጤና ነው፣ ነጻነት ነው፣ ሰላም ነው። አንድ ቀን በሌላ ቀን ላይ መጨመር መቻል ነው። ስለዚህ ዛሬ ገንዘብ

ፈብነው የነጻነታችንን ዋጋ የምንረዳው በሩ ሲዘጋብነው የህይወታችንን ዋጋ ደግሞ ብዙ ጊዜ የምንረዳው ህይወት ሲያበቃ ነው። እናም ነገሮችን ከመጣታችን በፊት ዋጋቸውን እንወቅ። ዛሬ የሌለን ነገ ሊኖረን ይችላል ላይኖረንም ይችላል። ስለዚህ ዛሬን አትናቁ። በተደጋጋሚ እንደሚባለው ዛሬ እናት ከጎናችሁ ካለች አመስግኗት፣ አባት ካለ አክብሩት፣ ወንድምና እህት ካሉ ዋጋቸውን ወቁ፣ ጓደኛ ካለ አክብሩት፣ የምትወዱት ሰው ከጎናችሁ ካለ ፍቅራችሁን አሳዩት። የዛሬውን ፍቅር ለነገ አታስቀምጡት፣ ምክንያቱም ህይወት ነገ ተብሎ የተፈረመው ሊላትም የምንይዘው ዛሬን ነው፣ የምንኖረው ዛሬን ነው፣ የምናመሰግነውም ዛሬን መሆን አለበት። ስለዚህ ህይወት እንደጎደለችብን ከመቁጠራችን በፊት እጃችን ያለውን ንቁጥር፣ የሌለንን ከመመኘታችን በፊት ያለንን እንይ፣ የሌላውን ህይወት ከመመልከታችን በፊት የራሳችንን ህይወት እንደገና እንመልከት። ምናልባት እኛ እንደ ችግር የምንቆጥረው ህይወት ሌላ ሰው በመኞት የሚጠብቀው ህይወት ሊሆን ይችላል። ስለዚህ ዛሬ ትንሽ ቆም ብለን ወደ ራሳችን እንመለስ። ምንም የለኝም ከመላታችን በፊት ምን አለኝ ብለን እንጠይቅ። ከዚያም የልባችንን እጅ ወደ ላይ አንስተን በጸጥታ እንድቃል እንበል። እጅግ ብዙ አለኝ፣ እጅግ ብዙ አለኝ፣ ተመስገን እንበል ይለናል የኔ እይታ ከሚለው ገጽ ያገኘነው መካሪ ጽሑፍ። ሐቅሽን ንገሪኝ ውዴ ስሞትልሽ ንገሪኝ ሳትዋሽኝ፣ ስሞት በምኔ ነው የምታስታውሽኝ? በከንፈር በጥርሴ ወይስ በግንባሬ? አሊያም በክፋቴ በደጉ ምግባሬ? ከእግርሽ ስር ስወድቅ በፍቅርሽ አልቅሽ፣ እንዲያ ስምልብሽ ስምሽን ተነቅሽ፣ በየትኛው ይሆን ውስጥሽ የምቀረው ከአይነ ልቦናሽ የምደነቀረው? ወይ ደግሞ እንደ ሐሳቤ እንደምገምተው ትዝታው ከልብሽ ቀድሞን ነው የሞተው? እባክሽ እውነቱን ንገሪኝ በሞቴ፣ እንደ ጠረጠርኩት ልክ ይሆን ግምቴ? በሞቴ ንገሪኝ ሐቁን ይዤ እንድሞት ከሐቅሽ አጋሪኝ። ደራሲ አያሌው ሞገስ

አድማጮቻችን ከዜማው ተመልሰናል። ፕሮግራማችን ይቀጥላል። አሁንም አስተማሪና አዝናኝ ጽሑፎችን እናቀርባለን። ቆይታችሁ በድጋሚ አብሮን ይሁን። ለስኬት የሚያበቁ ምክሮች፣ ስሜትክን መቆጣጠር ልመድ። ከረብሻ ይልቅ ዝምታ ይመረጣል። ገንዘብን ሳይሆን ክህሎትን አሳድድ። ሰበብ ማብዛት ይቅር፣ ውጤቱ ላይ አተኩር። ውቀትን አሳድግ። መጥፎ አስተሳሰቦችና ጉልበትክን የሚቀንሱ ነገሮችን አስወግድ። በሂደቱ ላይ እምነት ይኖርህ። በሕይወት ውስጥ ደስተኛ ለመሆን የሚረዱ ምክሮች፣ አንደኛ ማንንም አትጥላ፣ ሁለተኛ በጣም አትጨነቅ፣ ሶስተኛ ቀላል ሕይወት ኑር፣ አራተኛ ከሰዎች ብዙ አትጠብቅ፣ አምስተኛ ከምትቀበለው በላይ ስጥ፣ ስድስተኛ ሁልጊዜ ፈገግ በል፣ ሰባተኛ ከፈጣሪ ጋር ያለህን ግንኙነት አጠንክር፣ ስምንተኛ ስለ ሁሉም ነገር ከመጠን በላይ አታስብ፣ ዘጠነኛ ቶሎ ይቅር በልና ወደፊት ቀጥል፣ አስረኛ ባሉህ ነገሮች ሁሉ አመስጋኝ ሁን። ውስጥህ ሰላም እንዲሆን የሚከተሉትን አድርግ። አንደኛ የማይመለከትህን ነገር ተወው። ሁለተኛ ሰዎችን ይቅር በል። ሶስተኛ ዛሬ ላይ ኑር። አራተኛ ከማንም ምንም አትጠብቅ። አምስተኛ ተፈጥሮን አድንቅ። ስድስተኛ ራስህን ከሰው ጋር አታወዳደር። ሰባተኛ ጸጥታን ተለማመድ። ስምንተኛ ምስጋናን አዘውትር። ዘጠነኛ አይሆንም ማለትን እወቅ። አስረኛ ሁሉንም መለወጥ እንደማትችል እወቅ። ለብልህነት የሚጠቅሙ ምክሮች፣ አንደኛ ከመናገርህ በፊት አስብ። ሁለተኛ የማታውቀውን ነገር አላውቅም በል። ሶስተኛ ብቸኝነትን አትፍራ። አራተኛ የሰዎችን ስህተት አታሳድድ። አምስተኛ ሁልጊዜ ለመማር ዝግጁ ሁን። ስድስተኛ ግጭቶችን በንግግር ፍታ። ሰባተኛ ለትንሽ ነገር አትጨነቅ። ስምንተኛ የራስህ መርህ ይኑርህ። ዘጠነኛ ጊዜን በከንቱ አታጥፋ። አስረኛ በዝምታ ውስጥ እደግ። የመረጃ ምንጫችን ምርጥ ጽሑፎች ነው። ይዘገያል እንጂ ይጨበጣል ህልም። የሕይወት መንገድ ቢሆንም ሾሃማ፣ አይቀርም ብርሃን ቢበዛም ጨለማ። ፈተና ቢበዛ ቢከብድ ውጣ ውረድ፣ በጽናት ለቆመ ይቀናል መንገድ። የተቆጠረም ባይታገሰ ህመም፣ የልፋት ውጤቱ በፍጹም አይቀርም። እውነት ነው ይዘገያል፣ አይሆንም በቅጽበት። በላብና ድካም ይገነባል ስኬት። ከብዙ መከራ ከብዙ ዥንብር ፈገግታ ይመጣል ደስታን የሚያበስር። ያኔ በደስታ በአዲስ ብሩህ ወግ፣ የእውነተኛ ሳቅ ነው ፊትን የሚያፈግግ። አዎ ጉዞው ቢያስጨንቅም ቢረዝምም ቀኑ ተስፋ አልባ አይሆንም የሰው ልጅ አቅጣጫው። ይዘገያል እንጂ በፍጹም አይቀርም፣ ከፈተና በኋላ ይጨበጣል ህልም። ደራሲ ኤስቲኤም። ትዝታ እንዲህ አሳምሮ መንገዱን ማንሰራው፣ ብር ሳይከፍል በነጻ የሚሄደው ደሃ በእግሩ ይሄድ ሀብታምም በመኪናው። የማይባልበት ይህ መንገድ ልዩ ነው፣ ሁሉም በኩል ነው ደርሶ የሚመለሰው። ያለፈው መከራ ሳቅና ጨዋታው፣ አሁን ይታየዋል ትናንትን ላሰበው። ከልብ የማይጠፋ ዘመን የማይሽረው በልብ ዙፋን ላይ ነግሶ የሚኖረው እስኪ ልንገራችሁ ትዝታ ብቻ ነው። ደራሲ አብዱል ከሪም።

አድማጮቻችን የቅዳሜ ከሰዓት በኋላው ፕሮግራማችን እዚህ ላይ የተጠናቀቀ ነው። እንግዲህ በመዝናኛ ፕሮግራም የነበረው ዝግጅት ሳይጠናቀቅ በማቋረጣችን ይቅርታ እንጠይቃለን። በተረፈ በምሽቱ ፕሮግራማችን እንደገና እንገናኛለን። በጣም እናመሰግናለን ለባልደረባችን ጥላሁን መልኬ እንዲሁም ለቴክኒክ ባለሙያችን እናመሰግናለን። ምሽት 7 ሰዓት ደግሞ እንደገና እንገናኛለን። አስተያየታችሁ ኃይለየን በያላችሁበት ያለውን አዳዲስ ነገር ካለ ተቆሙን። ቴክኒክ ባለሙያችን ዘፈር ሳሌም እናመሰግናለን። ምሽት 7 ሰዓት ላይ እንደገና እንጠብቃችኋለን። በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ ቅዳሜ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ምሽት እንመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሻባት ቴት ዛይን በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጥር ደግሞ ኦገስት 9 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጥር ናሐሴ 23 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጆች ራህሚ ማላዛርና ሰጠኝ ዘመን ነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና እናሰማለን። በቅድሚያ ማርስተ ዜና በዮዳና ሰማርያ ቀበሌዎች በሚገኙ ኩስራ በተባለው የፍልስጤማዊ ገጠር በሚገኝ አንድ የፍልስጤም ቤት በአስሮች የሚቆጠሩ እስራኤላውያን ገብተው ነበር ተባለ። በኢየሩሳሌም ተራራማ ቦታዎች ዛሬ የተነሳውን የእሳት ቃጠሎ የአደጋ ጊዜ ሰራተኞች መቆጣጠር መቻላቸው ተገለጸ። የእስላም ጅሃድ ድርጅት ምክትል መሪ መሐመድ አልሂንዲ የፍልስጤም ህዝብ ስቃይን ለመቀነስ ስንል የአዛ ሰርጥ የሰላም ምክር ቤት ኃላፊ ላቀረቡት ሰነድ ስምምነታችን ገልጸናል በማለት ተናገረ። በኔፓል ሰሞኑን በደረሰው የተፈጥሮ አደጋ የሞቱ ሰዎች ቁጥር ከ600 በላይ ደረሰ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በዮዳና ሰማርያ ቀበሌዎች በሚገኘው ኩስራ በተባለው ገጠር በሚገኝ አንድ የፍልስጤም ቤት በአስሮች የሚቆጠሩ እስራኤላውያን ገብተው ነበር ተባለ። ከሸሄም ከተማ በስተደቡብ በሚገኘው የኩስራ ገጠር በአስሮች የሚቆጠሩ ይሁዳውያን ዛሬ ከፍልስጤማዊ ቤት የገቡት የቤቱ ባለቤቶች እዛው ቤታቸው ውስጥ እንዳሉ ነበር። የጸጥታ ጥበቃ አባላት እስራኤላውያንን ለማስወጣት ሞክረዋል። የመከላከያ ሰራዊቱና የወሰን ጠባቂ ፖሊስ ለጉዳዩ ይፋ ባደረጉት መልእክት እስራኤላውያን ከቦታው ለማስወጣት በተሞከረበት ወቅት ግጭቶች ተከስተዋል፣ ወደ ፍልስጤማውያን ድንጋይ ተወርውሯል ብለዋል። ፍልስጤማውያን በበኩላቸው በድንጋይ ወርወራ 8 ሰዎች መጎዳታቸውን ገልጸዋል። የኩስራ ገጠር ነዋሪዎች እንደገለጹት በኃይል ወደ ገጠሩ የገቡት እስራኤላውያን የቦታውን ነዋሪዎች አጥቅተዋል፣ አስለቃሽ ጋዝ ረጭተዋል፣ ጦሩ ያስቀመጠውን ኬላም ለመጣስ ሞክረዋል ብለዋል። የእስራኤል ደህንነት ጥበቃ አካላት በበኩላቸው ችግር ፈጥረዋል ተብሎ የተጠረጠሩትን በቁጥጥር ስር በማዋል ለፖሊስ ማስረከባቸውን ገልጸዋል። የእስራኤል መከላከያ ሰራዊት በአዛ ሰርጥ ዲር አልባላህ በተባለችው ከተማ የሐማስን ወታደር አዛዥ ላይ ዛሬ ከሰዓት በኋላ ጥቃት ሰነዘረ ተባለም። ይህ የሐማስ አባል በእስራኤል ደህንነት ጥበቃ አካላትና ዜጎች ላይ የሽብር ጥቃት እንዲፈጸም አቅዶ ነበር ተብሏል። የእስራኤል ጦር ቃል አቀባይ እንደገለጸው ሽብርተኛውም በአዛ ከሆስፒታል አጠገብ ተጠልሎ ነበር። ጥቃቱ የተፈጸመው የነበረውን ስጋት ለማስቀረት ነው። በጥቃቱ ዜጎች እንዳይጎዱ ጥንቃቄ ተደርጓል። በአየር ኃይሉ ክትትል ለይቶ መምታት በሚችል መሳሪያ ተጠቅመናል ብሏል ጦሩ። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስም በአንዳንድ አካባቢዎች እርምጃ መውሰዱን የአካባቢው የወሬ ምንጮች ገልጸዋል። በኢየሩሳሌም ተራራማ ቦታዎች ዛሬ የተነሳውን የእሳት ቃጠሎ የአደጋ ጊዜ ሰራተኞች መቆጣጠር መቻላቸውን አስታወቁ። ቃጠሎ ኢን ራፍና እና ጾባ በተባለው ኪቡጽ አካባቢ የተነሳ ሲሆን 40 የሚሆኑ የእሳት አደጋ ተከላካይ ሰራተኞች ድርጅቶች በአውሮፕላን በመታገዝ ቃጠሎውን ለማጥፋት ጥረዋል። እሳቱ ወደ ሌላ ቦታ እንዳይስፋፋ ከፍተኛ ጥረት ሲደረግ ቆይቷል። ቃጠሎ በቁጥጥር ስር መዋሉ ተገልጿል። የሸባክ ድርጅት ለአንዳንድ ፓርቲ መሪዎች የግል ጠባቂዎችን እንደሚጠበቀው እየመደበ አይደለም የሚለው ቅሬታ አነጋጋሪ እንደሆነ ነው። የሸባክ ድርጅት ለጋዳይ ዘንኮት ጥበቃ በመመደቡ ዙሪያ በሰጠው ምላሽ በመንግስት ጥበቃ እንዲደረግ የሚወሰነው የሸባክ ጉዳይ የሚኒስትሮች ኮሚቴ በሚወስነው መሰረት ነው ብሏል። ቃል አቀባያችን ካርሜላ ምናሽ ካደረሰችን ዘገባ መረዳት እንደቻልነው የሸባክ ድርጅት በጋዳይ ዘንኮት ላይ ስጋት ካለ በሚል መረጃዎችን እያሰባሰበና ሁኔታዎችን እየተከታተለ ነው። ከጋዳይ ዘንኮት የግል ጠባቂ ድርጅት ጋርም ግንኙነት አለው ማለቱ ይታወሳል። ይህ በእንዲህ እንዳለ ሀዲሞክራቲም የተባለው ፓርቲ ሊቀመንበር አይል ጎላን በተለያዩ ጊዜያት ዛቻ ደርሶባቸው የሸባክ ድርጅት አስፈላጊውን ጥበቃ አልመደ ግድብን በሚል ባለፉት ቀናት መነጋገሪያ ሆኖ መቆየቱ ይታወሳል። የእስላም ጂሃድ ድርጅት ምክትል መሪ መሐመድ አልሂንዲ የፍልስጤምን ህዝብ ስቃይ ለመቀነስ ስንል ያዛሰርት የሰላም ምክር ቤት ኃላፊ ማንዳኖቭ ላቀረቡት ሰነድ ስምምነታችን ገልጸናል በማለት ተናገረ። የእስላም ጂሃድ ምክትል ኃላፊ በተጨማሪ እንዳለው እስራኤል ባዛ ጥቃቷን ባታቆምም እኛ የሰላም ምክር ቤቱን ሰነድ ተቀብለናል ካለ በኋላ በፍልስጤም ራስ ገዝ መስተዳደር በሚደረገው አጠቃላይ ምርጫ እጩዎችን አናቀርብም ግን በአጠቃላይ መግባባት የሚደረስባቸውን ጉዳዮች እንደግፋለን ብሏል። የእስላም ጂሃድ ድርጅት ምርጫው ለሌላ ጊዜ እንዲራዘም የፍልስጤም ራስ ገዝ መስተዳደርን መጠየቁንም ጨምሮ ገልጿል። በኔፓል ሰሞኑን በደረሰ የተፈጥሮ አደጋ የሞቱ ሰዎች ቁጥር ጨምሮ ከ620 በላይ ደረሰ ተባለ። በኔፓልና ቻይና ድንበር አካባቢ ሰሞኑን ሳይታሰብ የተከሰተው የጎርፍ መጥለቅለቅና የአፈር ናዳ ከ600 በላይ ሰዎችን ሕይወት አጥፍቷል። ከ2500 በላይ ዜጎች እስካሁን መዳረሻቸው እንዳይታወቅም በርካታ ንብረት አውድሟል። የተፈጥሮ አደጋው በርካታ ቤቶችን ጠራርጎ ወስዷል። ድልድዮችን አፈራርሷል። መሰረተ ልማቶችን አውድሟል። በተፈጥሮ አደጋው የተጎዱ ሰዎችን ለማዳን የሚደረገውን ጥረት አስቸጋሪው የአየር ጸባይ ካስቆመ በኋላ ዛሬ ትንሽ መሻሻል አሳይቶ ጥረቱ እንደገና ታድሷል ተብሏል። በሌላ በኩል ደግሞ ዳግመኛ የጎርፍ መጥለቅለቅ ከሰታል ተብሎ ስጋት አሳድሯል። እንደ ባለሙያዎች ገለጻ ከሆነ የጎርፍ መጥለቅለቁና የአፈር ናዳው የተከሰተው የበረዶ ግግር ማምቶ የፈጠረው ጎርፍ ሲሆን ይህ ክስተት ሌላ ሐይቅ ፈጥሮ አዲሱ ሐይቅም በጣም እየሞላ በመሄዱ ሌላ የጎርፍ መጥለቅለቅ ያስከትላል ተብሎ ከፍተኛ ስጋት ፈጥሯል። በጎርፍ መጥለቅለቁ መዳረሻቸው ከጠፋ ዜጎች መካከል ብዙዎች የውጭ ሀገራት ዜጎች መሆናቸው ይገለጻል። ኔፓል፣ ቻይናና ሌሎች ሀገራትም በአደጋው የተጎዱ ዜጎችን ለመርዳት እንቅስቃሴያቸውን ጀምረዋል። እስካሁን ከ3700 በላይ ዜጎችን ከአስቸጋሪው ቦታ ማውጣት ተችሏል። የተፈጠረው አደጋ በኔፓል ብቻ ሳይሆን በቻይና ታይቤ ግዛትም ጉዳት ደርሷል። የኔፓል ውጭ ጉዳይ ሚኒስትር የዓለም ሀገራት የእርዳታ እጃቸውን ለኔፓል እንዲዘረጉ ጥሪ አቅርበዋል። በእንዲህ እንዳለ በቆጵሮስ የተፈጥሮ አደጋ መነሳቱ ተገልጿል። በቆጵሮስ ኃይለኛ ዝናብ እየዘነበ ሲሆን ወጀባማው ዝናብ የጹናሚ ማዕበል አደጋ ያስከትታል ተብሎ ተሰግቷል። የቱርክ ፕሬዝዳንት ታይብ አርዶዋን የእስራኤል መንግስት የጦርነት አባዝ ያለበት መንግስት ነው በማለት በጥብቅ ነቀፉ። ፕሬዝዳንት አርዶዋን በኢስታንቡል ትላንት ባካሄዱት ንግግር የእስራኤል መንግስት ጦርነት ፈላጊ መንግስት ነው፣ አካባቢውን በሙሉ ወደ ጦርነት ለማስገባት ይፈልጋል፣ ጽዮናዊነት አክራሪነት ያለው ጽንሰ ሀሳብና አካባቢውን ደህንነት አደጋ ውስጥ የሚጥል ነው ካሉ በኋላ የጋዛ ሰርጥ በዓለም ላይ ብዙ ልጆች የሚቀበሩበት ቦታ ሆኗል። ሚሊዮኖች በአስቸጋሪ ቦታ ላይ ሆነው ራሳቸውን ከችግር ለማውጣት የሚጥሩበት አካባቢ ነው ብለዋል አርዶዋን። ኢራን በአሜሪካ የተጣለባት የኢኮኖሚ ማዕቀብ የማንበረከካት መሆኑን አስታወቀች። የኢራን መንግስት ከቴህራን ባወጣው መግለጫ አሜሪካ በኢራን ላይ የጣለቻቸውን የኢኮኖሚ ማዕቀቦች እንቋቋማለን፣ ለችግሩ መፍትሄ በዲፕሎማሲያዊ መንገድ ካልሆነ ሌላ አማራጭ የለም ብላለች ኢራን። በመጨረሻም የአየር ንብረት ትንበያ፣ ዛሬ ሌሊት በአንዳንድ አካባቢዎች ዝናብ ይዘንባል ተብሎ ይጠበቃል። በነገው ዕለት ሙቀቱ ይቀንሳል፣ በአንዳንድ አካባቢዎችም ዝናብ ሊዘንብ ይችላል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴል አቪቭና አካባቢዋ 31፣ በአይፋና አካባቢዋ በተመሳሳይ ሁኔታ 31፣ በብኤርሸባና አካባቢዋ 32፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ጋሽ ራሜም ነው። ጋሽ ራሜም እንዴት አመሸህ? መልካም ሳምንት።
1: ሰላም ሰላም። መልካም ሳምንት ሰጤ። እንዴት ነህ?
0: ደህና ነኝ። እንዴት ነው እንግዲህ በጋው ገና የሆነ አሁን ዝናብ ሊመጣ ነው ይላሉ
1: ይላሉ ግን አናየውም። ዳመናዎች ዳመና አለ በሰማይ ስንመለከተው፣ ግን ዛሬ ቅዳሜ ማታ ላይ ዝናብ ይዘንባል ከሰሜን ጀምሮ ወደ ባህር ዳርቻ አካባቢ የሚገኙ ከተሞች ብዙ ዝናብ ይዘንባል የሚል መረጃ ነበር የአየር ትንበያ ባለሙያዎች የገለጹት። ግን ሙቀቱም እንዳለ ነው፣ ንፋስ አለው። ዝናቡ ግን አላየውም ገና።
0: አዎ፣ እዚህ ኢየሩሳሌም አካባቢ በነበሩ ተራራማ ቦታዎችም የእሳት ቃጠሎ ነበር ዛሬ።
1: አዎ ነበር እንደዚያም። አዎ አዎ።
0: እንግዲህ በዓለም ላይ እዚህ የአየር ጸባይ ለውጥ ከፍተኛ ችግር እያመጣ ነው። እስኪ ቆየት ብለን እንመለከተዋለን። ጋሽ ራሜም፣ በመጀመሪያ በይሁዳና ሰማርያ ቀበሌዎች የሚኖሩ ይሁዳውያን በፍልስጤማውያን ላይ እንዲሁም ፍልስጤማውያን በይሁዳውያን ላይ የሚያደርጉት ጥቃትና መበቃቀል እንደቀጠለ ነው። ግን ሰሞኑን ደግሞ ይሁዳውያን የበለጠ ጥቃት እየፈጸሙ ዛሬም ተብሏልና እንዴት ነው?
1: እነዚህ እስራኤሎች በተለይ በዚህ አካባቢ የሚገኙ የሚኖሩ ይሁዲዎች በአጠቃላይ እስራኤልን በዓለም አቀፍ ደረጃ ተወቃሽ አድርገዋታል። እስራኤል ከዓለም ሕብረተሰብ እንድትገለል የሚያደርግ እርምጃ ነው እየወሰዱ ያሉት። ፍልስጤማዊ ማንኛውም ፍልስጤማዊ እያንዳንዱ ፍልስጤማዊ ሽብርተኛ ነው ማለት አይቻልም። እና በስመ ፍልስጤማውያን ሰላማዊ ዜጎችን ሰፈር፣ መንደር፣ መኖሪያ እየሄዱ ማስቸገር፣ በግ አርቢዎች አሉ እነሱን በጋቸውን ግጦሽ ወስደው እንዳይገለገሉ ማድረግ፣ የተለያዩ ቦታዎችን እየሄዱ ጉዳት ማድረስ፣ ይሄ አግባብ አይደለም። የሚሰራው ስራ አንዳንድ አፈንጋጭ የሆኑ ጋጠወጥ የሆኑ ህግ የጣሱ በዛ አካባቢ የሚገኙ እስራኤሎች በፍልስጤሞች ላይ የሚወስዱት እርምጃ ፈጽሞ ተቀባይነት የሌለው እርምጃ ነው። በዓለም አቀፍ ደረጃም እስራኤልን በጣም ተወቃሽ አድርጓታል። በዚህ አካባቢ የሚገኙ የምርቶች የፋብሪካ ምርቶች አንገዛም፣ ገበያ እኛ ገበያ አይውሉም እያሉ የአውሮፓ ሀገሮች ማዕቀብ የመጣል እርምጃም እየወሰዱ ነው ያሉት። ከዚህም በተያያዘ ሁኔታ በዓለም አቀፍ መድረክ በተለይ በተባበሩት መንግስታት ድርጅት የእውነት አቀርቦ እስራኤልን በይፋ ተወቃሽ እንደሚያደርጋት ነው እየተገመተ ያለው። እና እነዚህ ሁሉ ይገባናል፣ ሁሉ እኛ ነው የሚሉ አፈንጋጆች ይህን የመሰለ ህግን የመጣስ እርምጃ ነው እየወሰዱ ያሉት። እስራኤል መንግስትም ቆራጥ የሆነ እርምጃ ወስዶ እነሱን እንዲቀጡ ማድረግ፣ መከላከያ ሰራዊት ሆነ ወይም ደግሞ ሀገር ውስጥ መረጃ ድርጅት ሻባክ የሚባለው እነዚህን ቀስቃሾችንና መሪዎችን እያያዘ እስር ቤት ማስገባት ሲገባው በቸለልታ ነው የሚያውት እስካሁን ድረስ። ወይም ደግሞ እንዲሁም ብሏል አይደለም አልን ለማለት የመሳደብ እና የመውቀስ አንድ አልፎ አልፎ ቃል ከማሰባት በስተቀር በተግባር የሚታይ ነገር የለም። እና ይህ ሁኔታ እንግዲህ እነዚህ የከፋቸውና የመረራቸው ፍልስጤሞች አመት ማንሳት ደረጃ ይደርሳሉ። ያውም ያሉት መረጃ የሚደርሱት መረጃዎች የተለያዩ በዚህ አካባቢ በደነ ሰባራ የሚገኙ ፍልስጤሞች የጦር መሳሪያ እየዘጋጁ እየገዙ እያከማቹ ግምጃ ቤት እያስገቡ እያሸጉ ናቸው። እራሳቸውንም ለትግል ዝግጅት እያደረጉ ስልጠናም እያደረጉ ነው አሉ፣ በምስጢራዊ ቦታዎች የተደራጁ። ይሄ የአንድ ቀን ሲፈነዳ እንደ ቀደሙ የኢንቲፋዳ ስንል የነበረው ሁለተኛ ሶስተኛ አንደኛ ሁለተኛ አሁን ደግሞ ሶስተኛው ይፈነዳል የሚል ፍርሃት ይሆናል። ከፈነዳ እስራኤል በተለያዩ ግንባሮች ችግር ሊገጥማት ነው። በሰሜን በኩል ከሂዝቦላ ጋር ችግር አለ፣ ያልተቋጨ ችግር። በደቡብ በኩል ከአዛ በኩል ከሀማስ ጋር ያልተቋጨ ችግር አለ። አሁን ደግሞ እንደገና በይሁዳና ሰማሪያ ሌላ ግንባር ሲከፈት እስራኤል በስንቱ ነው የምትከፋፈለው? መከላከያ ሰራዊቱ ከስንት ይከፋፈላል? እንዲያውም ሀይል የሰው ሀይል አጥሮናል እየተባለ ነው በመከላከያ ሰራዊቱ በኩል አቤቱታ እየቀረበ የሚገኘው። እና እንዴት አድርጎ ነው መቋቋም የሚቻለው? እነዚህ አረቦቹ በተለያየ ግንባር እስራኤል ላይ ጦር በመክፈት ችግር በመፍጠር አቅሟ እየቀነሰ እንዲሄድና እንድትሸነፍ የማድረግ ዓላማ አላቸው። እስራኤሎች ደግሞ በበኩላቸው ይህንን እድል ለጠላቶቹ እየሰጡ ነው ያሉት የሚባል ትችት ነው ያለ። ይህ ሁኔታ ባስመለከተ እንግዲህ መንግስት የሆነ እርምጃ ካልወሰደ እስራኤል ችግር ይገጥማታል ተብሎ እየተፈራ ያለው በዚህ በምስራቅ በኩል በዮርዳኖስ ሰማርያ በኩል
0: ችግሩ ቆየት ያለ ነው። ግን እንደውም አንዳንድ ሚኒስትሮች ራሱ የዛ አካባቢ ፍልስጤሞችን እንዲያስለቅቁ የሚገፋፋቸው የሰፈራ ቀበሌ ነዋሪዎች እንዳሉ ነው የሚነገርና በመንግስት ውስጥ ያሉ ሰዎች የሚገፋፉ ከሆነ ማን ነው ስርዓት ሊያስከብር የሚችለው?
1: እንግዲህ በመንግስት በኩል ያሉ እነዚህ ለምሳሌ እነሱ ሞተሮች እና በንግቢር የእሱና የእነሱ ፓርቲ አባላት የሆኑት ያን አካባቢ የእስራኤል ታሪካዊ ርስቷ ነው የእኛ ነው የሚል አቋም ነው ያላቸው። የእነሱ አይዲዮሎጂ ያን ነው የሚያንጸባርቀው። ይሁንና እነሱ አይደለም አሁን የመንግስት አካል ቢሆኑም መሪዎች አይደሉም። ጠቅላይ ሚኒስትር አለ፣ መከላከያ ስራ ሚኒስትር አለ፣ ሌላም የደህንነት ጥበቃ ባልደረቦች አሉ፣ ህግም አለ እና ህግ የተላለፈ ይቀጣል እና ስለዚህ ይህን ጉዳይ በተመለከተ እያንዳንዱ የተለያየ አመለካከት ኑሮት ያን አመለካከቱን ከመንግስት አጠቃላይ መመሪያ ውጭ በሆነ መንገድ የሚወስድ ከሆነ ስርዓተ ቢስ የሆነ መንግስት ነው አስተዳደር ነው አለው። ያ መሆን የለበትም። ስርዓተ ቢስ ሳይሆን በህግ የሚያከብር ለህግ የሚገዛ ህብረተሰብ መሆን ያለበት እንጂ እያንዳንዱ እንደፈለገው ህጉን በመጣስ እኔ እንደፈለግኩት አደርጋለሁ የሚል ከሆነማ መንግስትም መከላከያ ሰራዊትም ደህንነት ጥበቃም ፍርድ ቤትም ክስም ያው ስርዓተ ቢስ የሚሆነው በአጠቃላይ እና እንደዚያ ሊሆን ደግሞ አይችልም።
0: ሌላው ወደ ጋዛ ሰርጥ አካባቢ ያለው ጉዳይም ገና ያላለቀ ጉዳይ ነው። ቅድም እንደገለጽከው የሰላም ምክር ቤቱ የዛን አካባቢ ሰላም ያስከብራል ሲባል እንደገና ሽብርተኞች ራሳቸውን ለማደራጀት ጥረት እያደረጉ ነው ይባላል። በሌላ በኩል ደግሞ የፕሬዚዳንት ትራምፕን የሰላም ጥረት ተግባር ላይ ለማድረግ ሌላ ጥረቶች አሉ። እንዴት ነው ሁለቱ ነገሮች ብዙ አብረው ይሄዱ አይደሉም? የሐማስ ድርጅትም እየተጠናከረ ጦር መሳሪያም በብዛት አለው ይባላልና እንዴ የአካባቢ ሰላምስ ለወደፊት ስጋት አይፈጥርም ወይ?
1: ስጋት ይፈጥራል። እንደዚህ ሊቀጥል ከሆነ ስጋት መፍጠሩ የማይቀር ነው። እንደሚታየው በዛ አካባቢ የሚገኙ በተወሰነ ቦታ ነው ያሉ ከአዛ በአጠቃላይ አዛ ሰርጥ 40% የሚሆኑ በእነሱ ቁጥጥር ስር ያለ እንደው በዚያ ሚንሰል ይባላል በሐማሶቹ ማለት ነው። እነሱ በዛ ባሉበት ቦታ ሆነው ይሄን የጦር አቁም ስምምነት ወይም መረጋጋት አጋጣሚ መጠቀም ራሳቸውን እያደራጁ አዳዲስ ሰጋዮችን እየመለመሉና እያሰለጠኑ እያስታጠቁ እንደሆነ መረጃዎች አሉ የሚባለው። ያሁን የሰላም ጓድ ወይም ሰላም ሸንጎ የሚባለው እስካሁን ድረስ ጠንከር ያለ አቋም መውሰድ አልጀመረም። ራሱን ማደራጅቶ የስራ ድርሻ ያው እንደ መሰረታዊ ዓላማ የሆነው ምንድን ነው አዛን የሚመራ አካል እንዲቋቋም ነው። እንግዲህ ይሄ ጊዜያዊ ሸንጎ ይሁን እንጂ አዛን የሚመራ አካል መመስረት አለበት ነው። እንግዲህ ተተኪ ሆኖ አዛን የሚያስተዳድር በአጠቃላይ እና ያን ገና አልሆንም እና ከዚያ አንዳንድ ሰዎችን በፋማ በፍጹም ማራቱ መተዳደር ስልጣን የነበረባቸው ቀደም ለምሳሌ እንደ ማን ነበር ስሙ ለተረሰኝ ሁን እንደሱ አሉ ለምሳሌ እንዲሾሙና ተመርጠው እንዲሾሙ የሚል ሀሳብ አለ። ባስመለከተ በተለያዩ ቦታዎች በምስጢር የእስራኤል ደህንነት ጥበቃ ባልደረቦች በእኒህ ሰውዬ ጋር ተገናኝተው ብዙ ነገሮችን ተመካክረዋል የሚባል ነገር አለ። እሳቸው አላፊ ወዘነት ወስደው ቀደም እንግዲህ እኒህ ሰውዬ ከሐማስ ጋር የቆየ ጥላቻ አላቸው። ከፍልስጤም መተዳደር አቡ መዘን ጋርም እንደዚሁ ተጣልተው ነው ወደ የአረብ ኤምሬት ሂደው የሚኖሩት እኒህ ሰውዬ እና ከዚያ ካሉበት ነው ገና ሰውዬ ናቸው ይባላል። በፖለቲካ በኩልም የበቁ ናቸው ይባላል። በዚያ ሁኔታ እንግዲህ እሳቸው ተረክበው እንዳለው ቀደም ብለን ከሐማስ ጋር የቆየ ሰው ስላላቸው መቆጣጠር ይችላሉ የሚል ተስፋ ተጥሏለሁ በእሳቸው ላይ ነው እና እኒህ ሰውዬም ገና እንግዲህ ወደ አዛ መጥተው አልተረከቡም። በይፋም የሆነ ነገር የለውም ያው በምስጢር መነጋገር ካልሆነ በስተቀር። ስለዚህ የሐማስ ጉዳይም ይወንዳል ነው ያለው ያልተቋጨ ችግር አልኩት ያን ነው እንግዲህ የእርዳታው ለምሳሌ ምገባው ውጭ እርዳታ ቀራዮች የሚልኩት እቃ እየገባ ነው ያለው እየተቀበሉ ነው ያለው ሐማስ የፍልስጤሞቹ ከእስራኤል ወደ ልጅበት አካባቢ ይገኙት እና ይህንን ባስመለከተ የተንጠለጠለ ነገር ምንም የተቋጨ ነገር የለውም። ዝም ብሎ እንዲሁ ያለ ነገር ነው። እስራኤል እነዚህ አንዳንድ ቀንደኛ አደገኛ የሆነ ሽብርተኞችን በመረጃ ትክክለኛ መረጃ በማሰባሰብ ጉዳት ማድረሷ እንደቀጠለችበት ነው ያለችው። አሁንም ባለፈው ሰሞንም ብዙዎችን እንደዚህ ወርታለች እና እስራኤል ያን ስምምነት አፈረሰች ብላ እንዳትወቀስ እኛ መረጃ አለን እነዚህ የሚደራጁ ሰዎች አስቀድመን መጉዳት አለብን እንጂ ተደራጅተው እኛ እስከሚጎዱ መቀመጥ አለብን ነው ያለፈው ይበቃናል ነው ምትል እስራኤል። የሁኔታ ባስመለከተ አሜሪካም ተጽዕኖ እያደረገችባት አይደለም ለጊዜው እና ይሄ ነው በአዛ በኩል ያለው ሁኔታ። ምንም የተቋጨ ነገር የለው።
0: ጥሩ። በቱርክና እስራኤል መካከል ደግሞ ውጥረት አለ። የቱርኩ ፕሬዝዳንት እስራኤልን አሁንም መውቀሳቸውን እንደቀጠሉ ነው እና እንደው በዲፕሎማሲያዊ መንገድ የሁለቱን ሀገራት ችግር መፍታት ያልተቻለበት ሁኔታ ለምንድን ነው? አሜሪካ ለሁለቱም ሀገራት ወዳጅ ናት።
1: እየተሞከረ ነው ያለው ለመሆኑ? የተለያዩ ውይይቶች በምስጢር እየተካሄዱ ነው የሚባል ነገር አለ። ሁኔታ ወደ መጥፎ አዝማሚያ እንዳይሄድና ወደ አፈሙዝ መዘዋወር ደረጃ እንዳይደርሱ ሙከራዎች የተደረጉ ነው የሚባል ነገር አለ። አርዶዋን አላማው በዚያ አካባቢ እጁን ለማስገባት ነው። በግራ ሰማሪያ ብቻ ሳይሆን ኢየሩሳሌም ኤላክሳን መቆጣጠር፣ በአዛም እንደዚሁ እግሩን ለማስገባት ይሞክራል። እሱና ካታር ናቸው በአንድ ላይ ሆነው እስራኤልን የሚጎዱበት ቀዳዳና በራፍ ሁሌ እየፈለጉ የሚገኙት የሚባል ነገር አለ። አርዶዋን በሰሜን በኩልም በሱሪያ በኩል እስራኤልን ለማዳከም ፍላጎት እንዳለው የሚታወቅ ነገር ነው። ሱሪያ ውስጥ የሱሪያ መሪ የሱሪያ መሪዎች የመቆጣጠር ችሎታም እንዳለ ነው የሚነገር ያለው። እስራኤል በበኩሏ ደግሞ እያስተደጋገሸው ትገኘው የሱሪያን መሪዎች እንደምናስታውሰው ከጥቂት ሳምንታት በፊት ደግሞ እስራኤል የማስጠንቀቂያ እርምጃ ወስዳለች። ከዚህ በምስራቅ ሱሪያ የሚገኝ የአውሮፕላን ማረፊያ ከዚያ ቱርኮች እያመቻቹ ነው የራሳቸው ጥቅም ለመዋል የሚባል መረጃ እስራኤል ደረሰ ይብላ ያንን አውሮፕላን ማረፊያ ጎድታው ተመልሳለች እና ያ በቱርክ በኩል ወጣን አስከትሏል። አርዶዋንም የመሳደብ የመዘለፍ ንግግር የበዛቻም አሰምተዋል። ግን እንዳልኩት ቀደም ብዬ ይህን ሁኔታ ለማርገብና መጥፎ አዝማሚያ ይዞ ሌላ ደረጃ እንዳይደርሱ ሁለቱ ሀገሮች ውስጥ ለውስጥ የመነጋገር ሁኔታ ተፈጥሯል የሚባል ነገር ነው ያለው።
0: ጥሩ። ሌላው ጋሽ ራሚም በጣም ጉዳት የደረሰባት በተፈጥሮ አደጋ በተለይ ደግሞ በጎርፍ ሰሞኑን ብዙ መነጋገሪያ የሆነ ጉዳይ ያለ እንዴት ነው የጎርፍ አደጋው ሊከሰት የቻለው የተባለ በሁሉም መነጋገሪያ የሆነበት የኔፓል ጉዳይ እና እንዴት አየኸው?
1: ይሄ በጣም ከባድ አደጋ ነው። ተፈጥሮን መቆጣጠር በጣም ከባድ ነው። በተፈጥሮ አደጋ መከላከል አይቻልም እንደ ጊዜርን መከመለምን ካልሆነ በስተቀር እና ይህ አደጋ የደረሰው ናፓል ነፓል የምትባል ሀገር አለች። በዚያ በኩል ሂማሊያ የሚባለው በዓለም ከፍተኛው ተራራ ያለበት ነው እንግዲህ እና ያ ተራራ በበረዶ የተሸፈነ ተራራ ነው። እና አሁን እንግዲህ ቅድምም እንዳወሳነው መጀመሪያ ላይ ስለ አየር ሁኔታ እየሞቀ ስለሚሄድ እዚያ የተከመረው የተቆለለው በረዶ ይሟሟና ተንሸራቶ ወደታች ወረደ ተራራው። እንግዲህ ተራራ እንግዲህ በጣም ከዓለም ከፍተኛ ተራራ የሚባለው ነው። እስከ 8 ኪሎ ሜትር ከፍታ ያለው ነው። እና ያን በረዶ እንዳለ ተደርምሶ ሲወርድ ታች ሲወርድ ሆነ ቋት ሆነ ቦታ ላይ ሲያርስ ያን እንትን ፈጠረ እንደ ሀይቅ ፈጠረና ከዚያ ሀይቁ ሲሞላ ያ ኩሬ የሆነ ነገር ሲሞላ ከዚያ እንደገና የተለቀለቀና ወራጭ ወርድ በዛ ብልቁልቁለት ነው ናዳ ይፈጠራል የአፈርመሽራ ተታብሮ ይፈጠራል ያን በሙሉ በረዶውና ውሃው አፈሩ ጋር ተቀላቅሎ እንዳለ ልክ እንደ ሲሚንቶ ነው የሆነው እና ያን በአጠቃላይ ባተጠበቀው ሁኔታ መንደሮች ከተሞች ከተሞች በመድረስ እናን ከተሞች እንደን ትንሽ መንደሮች ያጥለቀለቀ ሰዎችንም እየጠረገ ሁሉን ነገር ያጥለቀለቀ ይዞ ሄደ አሁን እስካሁን ድረስ ቢባንድን በለቆነ 682 ሰዎች ሞተዋል ይባላል 3000 የሚሆኑት ደግሞ ያው መዳረሻቸው እንዳለ እንደማይታወቅ ነው ምን ነገር ያለው በአካባቢ የሚገኙ ወሬ ምንጮች የሚያወሩት እና ይሄንን የመሰለ አደጋ ነው የደረሰው አሁን የናፓልና በአካባቢ የሚገኙ ሀገሮች የሚሉት ምንድነው እስካሁን የደረሰው አደጋ ይህን አደጋ የደረሰበትን አካባቢ እንደገና መልሰን ለማቋቋም 4-5 ቢሊዮን ዶላር ያስፈልጋል እና እርዳታ ባካቸው እርዱን የምጥያቄ እያቀረቡ ነው የሚገኙት እና ያም ሆነ አደጋው በጣም ከባድ አደጋ ነው ያስጠበቀ አደጋ ነው የደረሰ
0: አሁንም እየተሰጋ ነው ይባላል ጋሽራሚም ዳግመኛ አደጋ እንዳይደርስ አሁን ቅድም እንዳልከው የሌላ ሃይቅ አዲስ ሃይቆችን እየፈጠረ አዳዲስ ሃይቆችም የሞሉ ያሉበት ሁኔታ አለና ችግር ሌላ ከፍተኛ እንትን ያደርሳል እየተባለ ነውና እንደ አይነት እንደው መልካም ድሩን ስናይና የተሰራ ቤቶች የተሰሩበት አካባቢ ነው በሸለቆ ውስጥ ነው እንደው ላደጋ መባባስ የበለጠ የመልካም ድሩ ሁኔታ ያገዘ ይመስላልና
1: ያው ተጋላጭ አረጋቸው እዚያ አካባቢ እንግዲህ መቼም ባህር ዳርቻ ዝቅተኛ ቦታ ሜዳ ያለበት ሁሉም ነገር አመች የሆነ ቦታ ያ ነው እንግዲህ ይህ መሰል አደጋ የደርሰ ብሎ ያሰቡ አይመስለኝም ታሰብም ይከብዳል አስቀድሞ ለማሰብ መተንቤት ትንቢት መቼም ከሆነ በስተቀር እና እንደዚህ አብረው የነበሩ በሰላም የነበሩ ሰዎች ናቸው በአንዴው የኔ መሰል ድንቅተኛ አደጋ የደረሰባቸው ማን ያስባል ይህን ያለ በረዶ ክምር በአንዴው ተንሸራቶ ይህን ያህል አደጋ ደርሳ ብሎ የሚገምጥ ሰው ሳይኖር ቀርቶ ነው እንግዲህ በዚህ አካባቢ እና ስታየው በቴሌቪዥን ስናየው ሁላችንም አንተ ባይታል ሁሉም አይተናል በጣም የሚያሳዝን ነው ያን ጭቃ እኮ ነው ጭቃ እና የሚቀረው ነገር እኮ የለም ምንም እንጨቱ ዛፉን ቤቱን መኪናውን ምንም የሚቀር ነገር የለም እያጥለቀለቀ ሲወስደው እዚያ ውስጥ እንግዲህ ሰው እዚያ ወደቀ የገባ ሰው በህይወት ይገኛል ማለት ዘበት ነው እና የኔ መሰለ ድንገተኛ የተፈጥሮ አደጋ የደረሰባቸው በዚህ አካባቢ
0: በጣም ያሳዝናል። እንግዲህ የተጎዱት እንግዲህ ዓለም እጁን መዘርጋት አለበት በዚህ ወቅት መተጋገዝ። ሌላው ጋሽራሚም ያው የኢራን ጉዳይ እንደተፋዘዘ ነው የኢኮኖሚ ማዕቀብ ተጥሏል ተብሏል። እንዴት ነው አሁን በዚህ ሁኔታ ጦርነቱ ሊቋጭ ነው?
1: ሊቋጭ አይመስልም ምክንያቱም ሁለቱም ሀገሮች ገና እንደተፋጠጡ ናቸው። አሜሪካ በጦር መሳሪያ ከኢራን ጋር መፋለሟ ለጊዜው ወደ ኋላ አስቀረታ አሁን የኢኮኖሚ ጦርነት ነው ጀምሮ ያሉት እና የኢኮኖሚ ጦርነት ነው አሜሪካ በኢራን ላይ ማዕቀብ ጥላለች በብዙ በባንክም በተለያዩ ንግድ አውታሮች ማዕቀብ እንዲጣልባት ሌላ ሀገሮችም ከኢራን ጋር የንግድ ልውውጥ እንዲያደርጉ የሚያደርጉ ካሉ አሜሪካ በነሱ ላይም ማዕቀብ ጥላለሁ ብላ እያስፈራራች ነው የምትገኘው። አፈንጋጭ ነው ያለችው ለጊዜው ቻይና ነች። ቻይና እንደፈለግኩት አደርጋለሁ ነው የምትለው። የራሷ ጥቅም አላት። ራሷ ቻይና ማንንም የማትፈራ ሀገር ናት። ይሁንና የኢራኑ ጉዳይ አሁን በአንድ በኩል ይሄን የመሰለ ዝም ብሎ እንዲሁ ባለበት እርጋ የሚል አመለካከት በጦርነቱ ባስመለከተ ነው ይህንን በመጠቀም ውስጥ ውስጡን ብዙ ነገሮች እየሰሩ ይሆናል የሚል ጥርጣሬ ያለ የራሳቸውን ኃይል ማጠናከር የኒኩሌር አቶሚክ ቦምብ መሳሪያውም ባስመለከተ እንዲሁ በምስጢር ይህን አጋጣሚ መጠቀም ያፋጥኑት ይሆናል እና አንድ ቀን ሰርተናል እንግዲህ ምን ታደርጉናላቸው ብለው ብቅ ቢሉ ምን ይደረጋል የሚለው ጥያቄ አሁንም አለ። ሌላው ኢራኖቹ ደማቸው ለመበቀል ከመሞከር ወደኋላ የሚለው አይመስልም። ምክንያቱም አቻ ባቻ ለመሆን ትፈልጋለች። የእኛ መሪዎቻችን ተገለውብን፣ ሳይንቲስቶች ጀነራሎች ተገለውብን፣ እኛ እንዳሁን አንድ እንኳ ያጠፋ የአንድ ባለስልጣን ህይወት ማጥፋት አለብን የሚለው እምነታቸው አሁንም እንዳለ ነው። ሞከራዎችን እያደረጉ እንደሆነ ነው የሚገመተው። ግን ያው ሁሉም በሁሉም በኩል ጠንካራ የሆነ መረጃ ማሰባሰብ ሂደት ስላለ እስካሁን ድረስ አልተሳካላቸው ሆኑ እንጂ አርፎ እንዲቀመጡ አይመስልም ይህንን ተግባራዊ ከማድረጋቸው በፊት።
0: አዎ፣ ሌላው እንግዲህ የኢራን አደገኛነት ለእስራኤል ነው ዙሮ ዙሮ። እና ምናልባት በኢራን ላይ የሚደረገው ጦርነት እስካሁን የቆየው ሁኔታ አንድ ልባት ካላስገኘ ለእስራኤል በጣም አደገኛ ነው። ምን ጠላትም በዚህ አካባቢ ያሉትም የበለጠ እንዲያጠናክራቸው የሚችል ነው። እና እስራኤልስ እንዴት ታየዋለች ይህ ጉዳይ?
1: ያው ለእስራኤል ያለችበት ሁኔታ ያልተሰበሰበ ጦርነት ያለት ያልተቋጨ ነው ያላት። ሁሉም በሩ ክፍት እንደሆነ ነው ያለው። ገና ያለቀለት እንትን ነው። 3 ዓመት እያስቆጠረ ነው ያለው። አዛዎቹ ምንም እስካሁን ድረስ የሆነ ፍጻሜ ላይ አልደረሰም። የሰሜን በኩል ህዝባላም ያው እንደዛው እንዳለ ነው። የኢራን ጉዳይም እንደዚሁ ተጀምሮ ዝምሮ ሁሉም ይሄ ተጀምሮ ያለ እንጂ የተቋጨ ነገር የለውም እስካሁን ድረስ በሰላም መንገድም ሆነ ወይም በአሸናፊነት። ስለዚህ አሁን ያለው ሁኔታ እንዲሁ ዝም ብሎ አፈሙዝህን አዙረህ ጦር መሳሪያህን አነጣጥረህ መጠባበቅ ነው ሆኖ ያለው። ይሄ ደግሞ ጤና አይሰጥም ለማንኛውም ማህበረሰብ። በሰላም ሌላ ስራ ለመስራት ሌላ ነገር ለማሰብ የማይቻልበት አጋጣሚ ነው ሆኖ ያለው እና ይህን ባስመለከተ እንዴት ባለ ሁኔታ ሊፈጸም እንደሚችል ያስቸግራል። ስታይ ለመገመት ከባድ ነው። በዚህም ስታየው ሁሉም ተንጠልጥሎ ክፍት የሆነ ነገር ነው ያለ እንጂ እየጠበበ ይሄድና በዚህ ጊዜ ይህ ፍጻሜ ሰጠዋል ተብሎ የተቀመረ ጊዜ የለውም እና ይህን ሁኔታ እንግዲህ ያው ምን አካባቢያችን በጣም ሰላም ያጣ አካባቢ ነው ሆኖ ያለው።
0: በጣም እሺ፣ ጋሽ ራሚን በጣም ነው እናመሰግን። መልካም ምሽት፣ መልካም ሳምንት።
1: መልካም ሳምንት።
0: ቻው ቻው። ሻባት

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ካቶ የኔውን ገዳም ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ የኔውን፣ እንደምን አለ? መልካም ሳምንት።
1: አሜን አሜን። ሰጠኝ እንደምን ዋልክ ሻባቶ? እንደምን ዋልክ? ሰላም ነህ ወይ?
0: እኛ ደህና ነን። አንተ እንዴት ነህ?
1: ክብሩ ይስፋ ደህና ነን። እግዚአብሔር የተመሰገነ ይሁን። በመጀመሪያ በሰላም ያለን አምላካችን በሰላም ያስመሸና ያሳድረን። መልካም አዲሱን ሳምንት የሰላም የፍቅር የልማት ሳምንት ያድርግልን። እግዚአብሔር አምላካችን ሀገረ እስራኤልን ዙሪያዋን እሳት መሀሏን ገነት አድርጎ ይጠብቅልን፣ ጠላቶቿን ፈጥኖ ያስገዛልን እያልን እንጸልያለን። ሀገር ኢትዮጵያን ደግሞ ከወንድማማች ውዝግብ አውጥቶ በፍቅር በሰላም በእድገት ያው ሀገራችን ናትና ወደዛ ወደ ቀደመ ክብሯ እንድትመለስ ያድርግልን። ላለው ሰጠኝ
0: ምኞት ጥሩ ነው። እስራኤልም ኢትዮጵያም እንዳይጠሉ ሁለቱንም ባረካል። ጥሩ ነው፣ ቆንጆ ነው። መወያያ ርዕሰ ጉዳያችንም በተለይ የሁለቱን ሀገራት የህዝብ ለህዝብ ግንኙነት በተመለከተ ነው እና አንዳንድ እንደው የተለያዩ የሚያቃረኑ ሀሳቦችን በጎን ተዋቸውና የህዝብ ለህዝብ ግንኙነቱ ብዙ ሺህ ዓመታትን ያስቆጠረ ነው በታሪክም ቢሆን እና ይህንን እያጠናከሩ የመሄድ ሁኔታ በአንድ በኩል እናያለን እና እንዴት ታየዋለህ አንተስ?
1: ግሩም መነሻ ሀሳብ ነው ወንድሜ ሰጠኝ። በመጀመሪያ ጋሽ ራህሜንን እውነት የምወደውን ታላቅ ሰው ታላቅ ጋዜጠኛ በሳል ጋዜጠኛ እንዳመሰግን ፍቀድልኝ። ጋሽ ራህሜን እኔ በጣም ነው የምወደው፣ ምክንያቱም በጣም በሳል ሰው ነው። አሁን እንኳ በዚህ ደቂቃ የአንተም ጥያቄዎች ያው መልስ የሚያሻቸው ነበሩ፣ ከበቂ መላይ መልስ እየሰጠ እያብራራ በዛም በጣም ብዙ ቦታዎችን ነው በአጭር ጊዜ ውስጥ የደረሳችሁና እንዳመሰግነው ይፈቀድልኝ። ረጅም እድሜ ይስጠው ወንድማችን አባታችን ላለሁኝ።
0: ጥሩ ነው፣ የሁላችንም ምኞት ነው። እንግዲህ አንጋፋ ጋዜጠኛ ነው፣ ሁላችንም ከሱ እየተማርን ደግሞ እንግዲህ ከሌሎችም ከሱም ባልደረቦቻችን እየተማርን ነው እኛም ለዚህ የደረስንና እናመሰግናለን እሱንም ሌሎችን።
1: ልክ ነው ሰጠኝ፣ አመሰግናለሁ። ሌላው ያነሳኸው መሰረታዊ ጥያቄ አለ። በእውነት ህዝብ ለህዝብ ግንኙነቱን ማሻሻል ማሳደግ ይገባል። እንዲያውም እኮ ተጀምሮ ነበረ የዛሬ 7-8-10 ዓመት በፊት አብዛኛው ቤተ እስራኤል አቅም ያለው ወደ ኢትዮጵያ ሄዶ ቤት ያልገዛ በእርሻ ያልተሰማራ እንዲያው ተመልሶ እዛ እንዲያውም ነጮችን ይዞ እየገባ ሁሉ ልማት ለማልማት ራሱም ለመልማት ያልተዘጋጀ ሰው አልነበር። እውነት ለመናገር በጣም በርካታ የምናውቃቸው ወንድሞቻችን እህቶቻችን ቤት ገዝተዋል፣ ቤት ሰርተዋል፣ በእርሻም የተሰማሩ ነበሩ። አሁን ይሄ ጠብታ መስኖ የሚባል እሱን ይዘው የገቡ ነበሩ። ግን አሁን የተፈጠረው እንዳልኩት የወንድማማች ጦርነት ይሄ ያው ወደኋላ አሸማቆታል ማህበረሰቡ እና ይሄ ሰላም ቢመጣ በትምህርት በሳይንስ በእውቀት በባህል መለያየት የሌለበት ማህበረሰብ ነው። አንተ ገልጸዋልኝ 2500 ዓመት በላይ አብሮነት የነበረው ማህበረሰብ ነው። የባህሉ ርርሱ አሁን አንተ ጋሽ ራህሜን ካሰናበት በኋላ የነበረው የፍቅር አዲስ ሙዚቃ ነበር የተለቀቀው እና ይሄ እዚህ ያለው ማህበረሰብ ደስ የማያሰኘው የለም። በጣም ብዙ ማህበረሰብ ዛሬም ቢሆን በየሰርጉ በየልደቱ በየመዝናኛ ምሽቱ ያው ኢትዮጵያ ያለው አገር በቀል ሙዚቃ ይለቀቃል፣ ያዝናናናል። እዚህም ያሉ አርቲስቶች አሉ መደገፍ ያለባቸው።
0: ለበዓላትም የሚመጡ በርካታ ኢትዮጵያውያን ሙዚቀኞች አሉ። አሁን
1: በጣም ለበዓል ሁሉ ሲመጣ በዓል አሁን ለምሳሌ ሮሽ ሆሻና ምን እንደዚህ አርቲስቶች ይመጡና እዚህ ያለው ማህበረሰብ አዝናንተው ደግሞ በጣም የሚገርም የትም ዓለም ሄደው ስራቸውን ከሚያሳዩ አርቲስቶች ባለኝ መረጃ እስራኤል ቢመጡ ይመርጣሉ። ለምንድን ነው? ማህበረሰቡ በጣም ነው የሚወዳቸው፣ በጣም ነው የሚያቅፋቸው። እስራኤል መምጣት በጣም ደስ ይላቸዋል። የሚያገኙት ጥቅምም በሽልማትም በምንም ቀላል ነገር አይደለም። ማህበረሰቡም በናፍቆት ነው የሚቀበላቸው እና ይሄ መዳበር አለበት። እዚህ ያሉ አርቲስቶችም እዛ ካለው አርቲስት ጋር የልምድ ልውውጥ በማድረግ ስራቸውን በማዳበር በእውነት ልንደግፋቸው ይገባል። እዚህ ያሉ አርቲስቶችም በስነ ግጥም እኔ አንድ ጊዜ አንድ የሆነ ምሽት ላይ ተጋብዬ ነበረ ምሽት እዚህ ኪነ ጥበብ ምሽት ላይ እና እዛ ምሽት ላይ ያደመጥኩ ስነ ግጥምና መነባን በእውነት እኔ ኢትዮጵያ እንደዚህ አይነት ነገር ሰማሁ ልል አልችልም። በጣም ገርሞኝ እንባ ሁሉ አይኔ ያቀራሉ። እንዴት ነው ነገር እንባ አይኔ እንባ በደስታ ማለት እንደዚህ አይነት ልጆች አሉ እንደዚህ ሀገር ነው ያልኩት። አሁን እነዚህም ያበረታታቸው አጠው በየጎሪያቸው ተለብቀዋል ማለት ነው። እና እንዲያውም የአርቲስቶች እኔ አባል አይደለሁም ግን በአንዳንድ ወንድሞች ወደ እነሱ
0: ቶች አባት ነህ ደግሞ
1: አቤት
0: የአርቲስቶች አባት ነህ እንግዲህ ነፍሷን ይማሩ ታባሞነች አሁን ኢትዮጵያ የሚያምን ልጅህ እንደዚሁ በሙዚቃ
1: ነበረና ከዛ የተነሳ ነው እኔ ለአርት ልዩ ፍቅር አለኝ ቅርበትም አለኝ እንግዲህ እዛ በልጆችም በኩል እንደገና ደግሞ እኔ የኢትዮጵያን አርቲስቶች ይሄን ወጣቱን እንደ ልጆች ነው የማያቸው። አርት በጣም ወዳለሁ። ሙዚቃ፣ ቲያትር፣ ድራማ ብዙ ነገር የምትማርበት ነው። በተለይ ፊልም ድራማ እና በዚህ ብዙ ብዙ መነቃቃት የሚገባቸው ወጣቶች አሉ እዚህ ሀገር። እንዲያውም የእነሱ ግሩፕ አለ። በአንድ ሁለት የግሩፓቸው አባላት የኔ መልእክት ልክላቸዋለሁ እንዲበረታቱ ብቻ። ሌላ ምንም ነገር አይደለም። እጅ ለእጅ ተያያዙ፣ በርቱ፣ አርቱን አታቀጭጡት፣ አትለያዩ። አንዳንዴ አርቲስቶች የተለመደ ነገር አለ፣ ምቀኝነት ምናምን መመቀኛኘት አንዱን ጥሎ፣ እንደዛ አይደለም እና እጅ ለእጅ ተያያዙ የሚልና አርቱ ሙዚቃው እንዲዳብር፣ ባህሉ እንዲዳብር፣ ማህበረሰቡም ከነሱ ግልጋሎት እንዲያገኝ በሁሉም ነገር። እንደዚህ እኮ እየዳበሩ ያወቁ የበቁ ከሄዱ እኮ እዚህ ያሉትን አርቲስቶች በበዓላት ማዝመን ይቻላል። ራሳቸው የሙዚቃ የሚያዘምኑ አካላትን
0: ወደ ኢትዮጵያ አሁን እንዳልከው እንግዲህ አርት የአርት ቤተሰብ ስለሆንክ ለዚህ ለኪነ ጥበብም ያለህ ቅርበት እያየን ነው። ከዚህ ባሻገር ግን ዋናው ነገር የህዝብ ለህዝብ ግንኙነት ከሰፋ እዚህ ያለው እዛ የሚያሳይበት እርግጥ አሁን ተጀምሯል፣ አይተናል። በቅርቡም ኢትዮጵያ ሄደው ዝግጅታቸውን ያሳዩና አባተ በሪውንና ሌሎችም ኢትዮጵያ ሄደው አሳይተው ተመልሰዋል። ብዙ ዘፋኞችም እንደዚሁ እዚህም ይመጣሉና በተለይ ደግሞ በሀገር ደረጃ ቢሆን የህዝብ ለህዝብ ግንኙነቱን ኢትዮጵያውያን በእስራኤል እንዴት ይኖራሉ፣ የእስራኤልስ ባህል ለኢትዮጵያውያን ምን ይመስላል የሚለውን ማሳየት ይቻላል። እና የህዝብ ለህዝብ ግንኙነቱ መጠንከሩ ለሁለቱም ሀገሮች ትልቅ ድጋፍን አንዱ በሌላው ላይ ጥሩ ነገር እንዲያስብ ያደርጋል። እና ምን መሰራት አለበት በአንተ እይታ?
1: እውነት ነው ወንድም የሰጠኝ እዚህ በፊት ያው እንዳልኩት አሁን የሰላም ሁኔታ ያዝ አድርጎት ነው እንጂ የኢትዮጵያ ከተሞች እስራኤል ከተሞች ጋር የህትማማችነት ከተሞች የሚባሉ እንደዛ ላይ ተፈጥሮ ነበረ። ጎንደርን ከርሾን ጽዮን ጋር፣ መቀሌን ከአንዱ ጋር፣ አዲስ አበባን ከአንዱ ጋር የህትማማችነት ከተሞች እየተባሉ እየተሰየሙ ከንቲባዎች እዚህ እየመጡ እየተጋበዙ ያሉ ደግሞ ወደዛ እየሄዱ መልካም ነገር ተጀምሮ ነበረ። በእውነት ለመናገር ያው ኢትዮጵያ ከቴክኖሎጂው ከእስራኤል ብዙ የምትጠቀመው ነገር አለ። መማር ማስተማሩ፣ ሕክምናው፣

0: ህክምና ግን ተመለሳለህ ሰርጀሪ የሚያስፈልግ ከሆነ ነው መዘገየው ነው
1: ዋጋው ነገር ነው እንጂ ኢትዮጵያማ በእንደዚህ አይነት ነገር ከዚህ ሀገር የተሻለ አንዳንድ ለህክምና ብዙ ቀጠሮ ሰዓት ይዞ ደው ታከማ ተመጣለህ ግን በሌላ በኩል ደግሞ ከሀገሪቱ ህዝብ ጋር ዋጋው አይመጣጠንም እርግጥ ከረሰ ጉዳያችን የራቀደው ይሄ ግን እንደዚህ አሁን እንዳልከው ለምሳሌ በእስራኤላውያን አቅም ምሯቸው እዛ በኢትዮጵያም ኢንቨስት እንዲያደርጉ ገንዘባቸው በተለያዩ የኢንቨስትመንት ስራዎች እንዲሰሩ የመንግስትም የሀገራትም የማበረታታት ሁኔታ ሊኖር ይገባል እርግጥ አሉ አሁንም በንግድ የተሰማሩ ዘም የተለያዩ ንግድ ተቋማትን የሚያመጡ አሉ የንግድ ቁሳቁሶችን የሚያመጡ አሉ እዚህም ሄደው በግብርናው ላይ ተሰማሯል ግን ካለ እስራኤል ካለ ታቀም አንጻር የተወሰነ ነው
0: አሁን እግዚአብሔር አምላክ እዚችም ሀገር ያው ቅድም መጋሽራሚን ጋር እየተዋያችሁበት ያለው ነገር ቀላል አይደለም ማስጊ ነገሮች አሉ። እስራኤልን በጥራይር ሚያት ያረፍ መንጋ የለም ሁሉም አርሳካለት ብሎ በኃይልና በጉልበት እግዚአብሔርን የሚጠማን እስራኤል የሚጠብቅ አይተኛ ማንቀላፋም ሆኖ አምላክን እየደገፈ አጥበም እየገለጸላት ታሮን መስከረ ለእስራኤል ጥሩ ይታ ያለው አንድም አረብ ሀገር በተለይ ኢራን ኳታር እነዚህ ወዳጅ የሚመስሉ እንኳን ሁኔታው ለአሜሪካም ወዳጅ ስለሆኑ ከአሜሪካም ጥቅማጥቅም ስለሚያገኙ አሁን እነ ቱርክ እነ ግብጽም ቢሆን ለእስራኤል ጥሩ ይታ ያላቸውም እኮ እናውቀዋለን እኮ ውስጥ ለውስጥ በተለያየ መንገድ ጣላት የእስራኤል ጣላቶች የሚደግፉ ናቸው በግልጽ ባይሆንም ገብቷል ስለዚህ ሁለቱም ሀገሮች ሰላም ከሆኑ የልምድ ልውውጡ በጣም ሚዳብር እንደውኛስ ቢሆን ባለን አቅም ይሄ ልምድ ልውውጡ እንዲዳብር ለምሳሌ ኢትዮጵያውያንም እንደው እኔ የምመክረው ይሄ አሁን የመንግስት ሰራተኛ ሆኖ ጦሮታ ያወጡ አባቶች እናቶች ወደ የሆነ ዩኒቨርሲቲ ገብተው ቆመው አንድ ሰዓት ሁለት ሰዓት ሌክቸር ቢያረጉ ቢያስተምሩ ልምዳቸውን ቢያጋሩ ለወጣቱ ይሄ ሞቲቬሽን እንዲኖረው ቢያደርጉ ቢያበቁ እንዴት አይነት ጥሩ ነገር ነው እዚህ ሀገር አሁን ያሉ ፕሮፌሰሮች ዶክተሮች ከፍተኛ የሆነ ሙአልም ያላቸው በዩኒቨርሲቲዎች ሄደው ይተናድቡት ያረጋሉ እና ያለን ኢትዮጵያ በቃ ጨረስክ ጋርበጅ ተጣለ በቃ ያ ባለስልጣን የነበረ አስተማሪ የነበረ ዶክተር የነበረ ዝም ብሎ አርፎ መቀመጥ ነው የሆነውና ሰው እንደውም ጥሮታ ሲወጣ መጻፍ ይጽፋል ወጣቶችን ያበቃል እንዴ አገር እኮ ማለት በጣም ትልቅ ሀብት እኮ ነው ያን አገር በአግባቡ መያዝ አለብህ መንከባከብ አለብህ አገርን መንከባከብ አገርን በአግባቡ መያዝ አለብህ እንዲያ ሲሆን ተተኪ ትውልድ ይመጣል አገር እያደገች እየሰለጠነች ህዝቡ እጅ ለእጅ እየተያዘ ይሄዳል ይሄ እንዲሆን እውነት ፈጣሪ ይርዳል የዚችንም አገር ሰላም እንዳልኩት እግዚአብሔር አምላክ በእውነት ሰላም ያድርግልን ሌላው ማህበረሰባችንም ቢሆን ከዚያ አንጻር ሁኔታዎችን በንቃት በመከታተል እኛ በጣም በቁጥር ትንሾች ነን እጅ ለእጅ ነው መያያዝ ያለብን እኛ ገመናችን አሳልፈን ለሌላ አካል መስጠት የለብንም እኛ በፍቅር ላይ ሆነን እጅ ለእጅ ተያይዘን ወደ ፓርላማ ወደ ክነሴት የሚገቡ ወንድሞቻችን እናቶቻችን እያበረታታን ድምጻችን ለማን ነው መስጠት ያለብን ድምጻችን መባከን የለበትም እዚህም ላይ በጣም በስታሎችና ጎበዞች ልንሆን ይገባል በአሁኑ እኔ ተስፋ አለኝ ኢትዮጵያውያን እዚህ ያሉ በጣም ብዙ ሙያ ላይ ያሉ ነው የምናየው ዛሬ ወረዲኖች ጠበቃዎች ፖሊስ አዛዦች መኮንኖች አማካሪዎች መምህራን የህክምና ነርሶች በጣም ብዙ ነው የምናየው በጣም ብዙ ከቁጥራችን አንጻር የምናየው ሁሉም በቁጭት ነው እየተማረ የምሰማው የምታየውና አሁን እናንተስ ቢሆን በዚህ በሚዲያው ላይ በጣም ነው የሚገርመኝ እኔ በጣም ነው የሚገርመኝ በእውነት ያላችሁ ብቃት በጣም ነው ማደንቅ እኔ እንደው አንዳንዴ እንዴ እነዚህ እስራኤል ያሉ ጋዜጠኞች ናቸው ብዬ ድንግጥ ምልበት ሁሉ ሁኔታ አለ እያጋነንኩት አይደለም እውነቴን ነው እና ይሄ ነገር ተጠናክሮ መቀጠላል
1: አዎ መቀጠል አለበት ይቅርታ አቋረጥኩ አሁን ለምሳሌ ባለፉት ጊዜያት የኢትዮጵያ ጋዜጠኞች እዚህ የመጡበትን ሁኔታ እኛ ጋም ጉብኝት አድርገው ነበር እንግዲህ የኛ ነው ወደዛ መሄድ የሚቀር እርግጥ ካሁን በፊት ሊኖር ይችላል ነያስ ከማስታውሰው ድረስ ግን በዚህ የእስራኤላውያን ጋዜጠኞች በተለይ በአማርኛው ክፍል ወደ ኢትዮጵያ የመጎብኘት ሁኔታ የነሱን ልምድ የመለዋወጥ ሁኔታ ቢዳብር ጥሩ ነው በባህልም በብዙ ዘርፎች አሁን ኢትዮጵያውያን ቤተ እስራኤላውያን ብዙ ጊዜ ጉብኝት የሚፈልጉት ወደ ኢትዮጵያ ነው አሁንም እንሰማለን ጦርነት እንኳን ሆኖ ዘው ኢትዮጵያ መጎብኘት ደስ እንደሚላቸው ነው ከህብረተሰቡ እንሰማና ይህንን ደግሞ ማጠናከር ይገባል

0: እጅግ በጣም እጅግ በጣም ጋዜጠኞችም ቢሆን እንዳልከው የልምድ ልውውጥ ያዘጋገብ እንትኖች መረጃዎችን አያያዝ አንዱን አንዱ እያሰለጠነ አስታውሳለሁ። አሁንም ቢሆን ጋሽር ሀሚድ ላይ ልመለስ ነኝ። የዛሬ 14-15 ዓመት ሊሆን ይችል ይሆን ኢትዮጵያ ሄዶ ኢንተርቪው ያደረጉት ነበረ፣ እየሰማው ነበረ። በጣም የሚገርም ምክር ነው የሰጣቸው። እንደው የእስራኤል የኢትዮጵያ ጋዜጠኞች እስራኤል ምን ይማራሉ ምክረ ሀሳብ ስጡን በሚሉት ጊዜ የሰጣቸው ምክረ ሀሳብ በጣም የሚያስደምም ነበር። በጣም ነበር የገረመኝ። ይሄን ለራሱ ገልጬለታለሁኝ እና ይሄ ስለተሞከረው ይሄን መስማት ይቻል ነው እና ምናልባት ዶክተር ጸጋ እንደዚህ አይነት ኮሚኒኬት ልታደርግ ትችል ይሆናል አላውቅም እንጂ እዛ በመለስ ያወቅኩት ጋዜጠኛ የለም እስካሁን ድረስ ባለው። የልምድ ልውውጥ ማድረጉ ግን በጣም ወሳኝ ነው እና እኛ ራሳችን ማብቃት አለብን። ራሳችን እያንዳንዱ አካል የራሱን ሚና እኔ ምን ባደርግ ነው አስተዋጽኦ ላደርግ የምችለው ብሎ የራሱን አስተዋጽኦ ማድረግ አለበት። አገሪቱ ጭንቅ ላይ በሆነች ጊዜ ከእኔ ምን ይጠበቃል? አገሪቱ ደስታ ላይ በሆነች ጊዜ እኔ ያለው ተሳትፎ የዚህ ደስታ ምንጭ ነኝ ወይ ብሎ ራሱን እንትን ማለት አለ። ለምሳሌ ኦክቶበር 7 ያ ሁሉ በረዶ ሲወርድብን በእውነት እኔ እንደዛን ጊዜ ተረብሼ እውነት አልቅሼ አላውቅም እውነት ለመናገር እና በዛ ጊዜ በዚህ በሰሜኑ በኩል የነበረ ፍራፍሬ ሊረግፍ ነው ተብሎ እባካችሁ እየተባለ ዘመቻ ነበረ ታስታውሳለህ ሰጠኝ። በዛ ጊዜ እኔ ሁለት ቀን እጃለሁ እዚህ እንግዲህ ጠረፍ ላይ ነው ያስፈራል እውነቱ በወቅቱ አንድ ጊዜ አንድ ቀኑ ወንድማችን ጋዲ ባርከን አንድ ቡድን አንድ አውቶቡስ ይዞ መጥቶ እሱ ጋር አብረን ውለን ሌላ ጊዜም ደግሞ ሌላ በጦርነቱ ጊዜ ደግሞ አንድ ማህበር ነበረን አስተባብረን አምስት ድንኳን አሰፍተን አበርክተናል። በዚህ የጦርነት ጊዜ ብርድ ላይ ላሉ ልጆቻችን ወንድሞቻችን ዝናብ ላይ ላሉ ወንድሞቻችን ወታደሮች ማለት ነው። ይሄ ውስጥህን እንትን የሚልህ ነገር አለ፣ የሚፈታተንህ ነገር አለ። አገር ሲባል ዝም ብሎ አይደለም። አገር መስዋዕትነት ሊከፈልባት የሚገባ ትልቅ አንጡራ ሀብት ናት እውነት ለመናገር። ስለዚህ ይሄን ማድረግ መቻል አለብን። አገሪቱን እንደ ሰው የልብ ትርታዋን ማዳመጣ ዝም ብለን እኛ ከላይ ያገኘናትን ነገር በስራ የሚሆን በምን የምናገኛትን ነገር እየበላን እየጠጣን የእስራኤል አምላክ ይመስገን ማለት ብቻ በቂ አይደለም። ማመስገን ጥሩ ነው።
1: የሚጠበቅብንን ማድረግ ደግሞ
0: የሚጠበቅብንን በየአቅማችንና ችሎታችን ለሀገራችን ማበርከት መቻል አለብን። የመጀመሪያው ፍቅር ነው። በቃ ፍቅር ካለ ይሄ ማህበረሰባችን ይሄ የዋህና ደግ ማህበረሰብ በእውነት ቤርሸባ ያለው እኮ አይፍ አልቅሶ ይሄዳል።
1: ችግሮችም ካሉ ደግሞ በሰላማዊ መንገድ
0: ማህበራዊ ኑሮም በደንብ ነው የሚኖረው ማህበረሰቡ። ነገር ግን እዚህ ላይ ደግሞ እውቀት፣ ጥበብና ዘዴ፣ የሀገር ፍቅር፣ እጅ ለእጅ መያያዝ ይጠበቅብናል። ከጥላቻና ከጭቅጭቅ የምናገኘው አንዳችም ነገር የለም። አንዳችም ነገር
1: ልክ ነው።
0: እና አብረን ማልቀስ ነው ያለብን፣ አብረን መስፈን ነው ያለብን፣ አብረን መስራት ነው ያለብን ብዬ ነው የማምነው እኔ።
1: ጥሩ ነው። ጥሩ ሀሳብ ነው። የሁላችንም ነው። አቶ የኔውን ገዳም በጣም ነው የምናመሰግን። መልካም ምሽት፣ መልካም ሳምንት።
0: እኔም በእውነት በጣም በጣም ነው የማመሰግን ሰጠኝ ወንድሜ። እኔ ወርቅነሽ እናንተ ሌሎች ጋዜጠኞችም ይሻየው ዜና ሳይቀርብ ሲያቀርብ ማን የማይጓጓለ በስራ በይሻየው ድምፅ እውነቴን ነው። ቀድሞም እነ ጋሽ መሀሪ አገልግለው ወጥተዋል። ታላቅ ሰው ነበረ፣ እውነተኛ ሰው። ጋሽ ራሚን እስካሁን ድረስ ሚዲያው ላይ አለ፣ በምትፈልጉት ጊዜ አለ። አሁን ደግሞ በኢንተርቪውነት የምናውቃቸው እንዴት ወቅታዊ ትንተና የሚሰጡ እነ ጥላሁንን ያህል በጣም ታላላቅ ሰዎች ልጆች አሉ እና እግዚአብሔር አምላክ ይባርካችሁ። በጣም ነው የምንኮራው በእናንተ። በርቱ፣ ቀጥሉ ለማለት ነው። መልካም ምሽት።
1: እናመሰግናለን። መልካም ሳምንት።
0: እኔም አመሰግናለሁ። መልካም ምሽት። እሺ፣ እሺ፣ ደህና ደሩ።

የተከበራችሁ አድማጮቻችን የቅዳሜ ምሽት ፕሮግራማችን ሊጠናቀቅ ለደቂቃዎች ያክል ይቀራሉ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በተረፈ ለባልደረባችን ራሜ ማላዛር፣ ለአቶ የኔውን ገዳሙ፣ ለቴክኒክ ባለሙያችን ዩራይ ፒከር እናመሰግናለን። ነገ ጧት 6 ሰዓት ላይ እንጠብቃችኋለን። በያላችሁበት መልካም የሰፈነበት ለሊት እንዲሆንላችሁ እንመኛለን። መልካም ለሊት፣ መልካም ምሽት። እንዴ ያላችሁበት ጥሩ ነገር ሁሉ እንዲገጥማችሁ ምኞታችን ነው። በደህና ደሩ።